0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ ለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

ጊዜ ፈራጅ ጊዜ ዳኛ መሆኑን እንረዳ ዛሬ ከፍታ ላይ ብንሆን ዛሬ ዓለምን በመዳፋችን የጨበጥን ቢመስለን ዛሬ ምቾት ቢበዛብን ህይወት የመረጠችን ኑሮ የከፈለችን በላይ በላይ ስኬት የተደረበልን ወዳጅ ዘመድ ፈላጊ አጨብጫቢ ይበዛልን ቢመስለን አንድ ቀን ዝቅ ማለታችን አይቀርም እናስተውል የሆነ ጊዜ ያገኘነውን ሁሉ እናጣ ይሆናል እናስተውል የሆነ ሰዓት ብቻችንን ቀር ይሆናል ዛሬ ዝቅታ ላይ የተገኘን ዛሬ ዓለም የናቀችን ዛሬ እድል የጠመመችብን ወዳጅ ዘመድ የራቀን ግፊት ጥላቻን የተቸረን ሳንፈልግ ብቻችን የቀረን ህይወት ፊቷን ያዞረችብን ስኬት እንደ ሰማይ ደስታም እንደ ጨረቃ የራቀን እናስተውል ዝቅታ መጨረሻችን አይደለም እናስተውል ባለም እንደ ተናቅናን ቀረም እናስተውል ብቸኝነት የዘላለም ጣፈንታችን አይደለም ጊዜ በጊዜው ይፈርዳል ትክክለኛ ሰዓት ሁሉን ነገር ያስተካክላል ገዢ የነበሩ ተገዢ ይሆናሉ መሪ የነበሩ ተመሪ ይሆናሉ በተቃራኒው ተገዢ የነበሩ ይገዛሉ ሲመሩ የነበሩ የመሪነትን ዙፋን ይረከባሉ ስታገኙም ስታጡም ስትሄዱም ስትመለሱም ሲያልፍላችሁም ሲያልፍባችሁም ስሜታችሁን በልክ አድርጉት አዎ ጊዜ ይፈርዳል ጊዜ ዳኛ ነው ጊዜ ያወጣል ጊዜ ያወርዳል ጊዜ ሁሉን በግልጽ ያሳያል ጊዜ ስንዴውን ከንክርዳዱ ደጉን ከክፉ መልካሙን ከጎጁ ይለያል አለኝ ብለን አንመጻደቅ አጣን ብለንም አንገት አንድፋ ሰጭም ነሽም ፈጣሪ መሆኑን እናስተውል ማግኘታችን አጥፊያችን ከሆነ አይሰጠንም ማጣታችንም የሚጎዳን ከሆነ ይሰጠናል ችግር በስቶብናል ማለት ፈጣሪ ከሰው ሁሉ ለይቶ ይጠላናል ማለት አይደለም ምቾት በምቾት ሆነናል ማለትም ፈጣሪ ከሰው ሁሉ ለይቶ ይወደናል ማለት አይደለም ያንዳንዱ ነገር የሚሆነው በምክንያት ነው ቻዩን ፈጣሪ ያውቃል ደካማውን ምርሱ ያውቃል እሱ የሰጠንን የሰጠበትን ምክንያት የሚያውቀው ራሱ ብቻ ነው የኛ ድርሻ መቀበልና መቻል ብቻ ነው ህይወት ምርጫ ነች አንዳንድ ወሳኝ ሁነቶች ግን የፈጣሪ ገጸ በረከቶች ናቸው ሮጠን ማምለጥ ከማንችልበት ነገር ስር አንሩጥ መጨነቅ መጠበብ መዋከብ ለማስተካከለው ነገር ራሳችን አናስጨንቅ ራሳችን አናዋክብ አዎ ጀግኔ ከቀረበልህ የመምረጥ ምርጫ አለ የተመረጠልህን ግን ከመምረጥ በላይ የመኖር ግዴታ አለብህ የትላንት ድካምህ የዛሬ ጥረትህ ያሁን ልፋትህ ፍሬ የሚያፈራበት ጊዜ አለ የተሻለ ነገር ቁጭ ብለህ አትመኝ ያለ ስራ መልካም ነገር እንዲገጥምህ አትፈልግ ጊዜ ሁላችንም ላይ ፈጣሪ የሾመብን ፈራጃችን ነው ማንም ያልሰራውን ያገኝ ዘንድ አልታዘዘለትም ማንም ያልደከመበት እንዲሰጠው አልተፈረደለትም ዛሬ የትም ሁን አሁን ምንም ስራ ነገር ግን በስራህ የምታምን ነገህን መቀየር የምትችል ሰው ከሚያስብልህ በላይ ፈጣሪ እንደሚያስብልህ ካመንክ በርግጥም ምንም ነገር ሊቀየር ይችላል የትኛውንም ከባድ

ባይተዋር ነኝ ነገር ሆዴ ገብቶ ውስጤን ያናጋ ስባዝን ኖራለሁ አካሌን ፍለጋ የታለች ይሉኛል የትነሽ ልበላቸው አሳየን ይሉኛል ምኑን ላሳያቸው ባልኖርሽበት ዓለም ናፍቆት ተሸክሜ ጠበቅኩሽኔማ ለዘመናት እድሜ እኔ አንቺን ስጠብቅ ቀናቶች ነጎዱ ዘመናት አለፉ ስንት አበቦች ፈክተው ስንቶቹ ረገፉ ስንት ክረምት አልፎ ስንት ጸደይ መጣ ስንቱ ቀን ጨልሞ ስንት ፀሐይ ወጣ ስንቱን ሞት ነጠቀው ስንቱስ ተወለደ ኒያንቺን ስጠብቅ የሄደውም መጣ የመጣውም ሄደ ምን ልሁን ዓለሜ ናፍቆትሽ ጨነቀኝ መምጣትሽ ናፈቀኝ ኒያንቺን ስጠብቅ ልጅነቴ ራቀኝ የት ይሆን ያለሽው የኔዋ ህዋኔ ሀዘን ቤቴ ገብቷል እየራበሻይኔ የታደሉትማ በጎዳናው መሃል በሳቅ እየተሞሉ በፍቅር ተውበው ደስታን እየበሉ እነዛው ጥንዶች እኔን እያስቀኑኝ በጎኔ ያልፋሉ እንዲያ ተሞሽረው በደማቅ ፈገግታ ፈዝጄ ሳስተውል የልባቸውን ደስታ ከርታታ መሆኔን አዝኜ ለራሴ አቀርቅር ያልፋለሁ ተጨንቃቤ ነፍሴ ጨክኗል መሰለኝ አምላክም እንደሰው ምን ነው አልሰጣለ የኔ ያልኩትን ሰው ገመና የሚነግሩት አንድ ወዳጅ ሲጠፋ በዓለም ላይ ምን አለ እንደ ብቸኝነት አንገት የሚያስደፋ የከፋው ብቸኛ ምሬት ያስተከዘኝ ለአዘን የተፈጠርኩ ሐሳብ ያናወዘኝ ከርታታ ባተሌ ዛሬም ባይተዋር ነኝ ከርታታ ባተሌ ዛሬም ባይተዋር ነኝ ፍቅርሽ የጎዳኝ ግጣሚ ዘሪሁን ጣሰው

ለስንፍና አትገዙ። ሰው የሆነ ጊዜ መድከሙ መዛሉ አይቀርም፣ የቀደመ ብርታቱንም ማጣቱ አይቀርም። ህይወት ግን ደክሟል ሰንፏል ብርታቱን ማጥቷል ብላ ክብደቷን አትቀነስም። እናንተ ብትደክሙ ህይወት ይበልጥ ትከብዳለች። እናንተ ብትዝሉ ህይወት ይበልጥ እየተወሳሰበች ትመጣለች። ለችግር እጅ አትስጡ፣ አትድከሙ፣ አንገታችሁንም አትድፉ። ብርታትን የመጨረሻ ምርጫችሁ አድርጉት። ጥንካሬን የመጨረሻ መዳረሻችሁ አድርጉ። በህይወት አትሰላችሁ፣ ይልቅ እያረፋችሁ ፋታ እየወሰዳችሁ ኑሯት። በአዲስ ስሜት አጣጥሟት። ሁሌም ለመታደስ ጊዜ ኑራችሁ። ድካም መቼ ይመጣል ብትሉ ጫና በበዛበት ጊዜ፣ እረፍትም ባጣችሁበት ወቅት ነው የሚመጣው። የሰውነት እድገት የሚወሰነው በስራው ልክ ብቻ ሳይሆን በሚወስደው ተመጣጣኝ እረፍትም ልክ ነው። ከሰውነትም ጭምር አእምሮ ፋታ መውሰድ ይፈልጋል። ራሱን ማሳረፍና መታደስን ይፈልጋል። ሕይወታችሁን በጭንቀትና በውጥረት አታዋክቧት። አንዳንዴም ቢሆን ጣዕሟን ፈልጉ። አልፎ አልፎም ቢሆን ውበቷን በጥልቀት ተመልከቱ። አዎ፣ ድክመት አይግዛችሁ፣ ተስፋ ማጣት አያሸንፋችሁ፣ ፍርሃትና ውድቀት አያስጨንቃችሁ። ለዓላማችሁ ጨክኑ። ጥንካሬ እንዲመራችሁ አድርጉ። መጀመሪያ የምትኖሩት ለሰው ሳይሆን ለራሳችሁ እንደሆነ ተረዱ። ምንም ያክል የገጠማችሁ ችግር ከባድና ፈታኝ ቢሆንም ማንም በፈለጋችሁት ልክ ሊረዳችሁ እንደማይችል አስታውሱ። ሁሉም ሰው በራሱ መንገድ ወደፊት እየተጓዘ ነው። ጥቂቱ የጉዞውን አቅጣጫ ያውቀዋል፣ አብዛኛው ግን ከአቅጣጫው በላይ መጓዙን ብቻ ይረዳል። ጉዞው ወደፊት ስለሆነ ብቻ የታሰበበት ስፍራ አያደርስም። ፍጥነትም እንዲሁ የታሰበበት ስፍራ አያደርስም። አቅም እንዳላችሁ ታምናላችሁ፣ ነገር ግን ድካም ይፈትናችኋል። ውስጣችሁ የተለየ ፍላጎት አለ፣ ነገር ግን ስንፍና አቅም አሳጥቷችኋል። በድካማችሁ ተሸንፋችሁ አትቅሩ፣ ይልቅ ፋታ ወስዳችሁ ተመለሱ። ለስንፍና አትገዙ፣ ይልቅ አቅማችሁን አሰባስባችሁ ተመለሱ። መቆምና ማቆም ምርጫችሁ እንዳልሆነ አስተውሉ። አዎ፣ ከስንፍና ጀርባ የማያባራ ቁጭት አለ። ከድክመት በኋላ ውጤት አልባነት አለ። የሆነው ከሆነ በኋላ ራስን መውቀስና ማስጨነቅ ምንም ነገር ሊፈጥር አይችልም። ስምህን መቀየር የምትችለው በስራህና በብርታትህ ነው። አቅምህ የሚታደሰው፣ ውስጥህ የሚጎለብተው፣ መንፈስህ የሚነቃቀው ባለህ ዝግጁነት ልክ ነው። ከሐሳብህ ፈቀቅ የማትለው የእውነት የምትፈልገውን ያወቅክ እንደሆነ ብቻ ነው። የእውነት ብርቱና ጠንካራ መሆን የምትችለው ደግሞ ከልብህ የልብ መሻትክን የተረዳህ እንደሆነ ብቻ ነው። ህመም ጊዜያዊ ነው፣ ውጤቱ ግን ዘላቂ ነው። ስንፍና ወቅታዊ ነው፣ መዳረሻው ግን ህይወት ቀያሪ ነው። ድክመት ጊዜያዊ ስሜት ነው፣ ብርታት ግን ጊዜያዊውን ስሜት

ማሸነፊያ ነው። ጉስጥህን ለማሞቅ ማንም እንዲመጣ አትፈልግ። ስራህን ከልብ ስራ። ከቻልክ ከአምህ በላይ ካልቻልክም እንዳምህ ተንቀሳቀስ። እንዲታዘንልህ ዝቅ ብለህ አትኖር። ለመሞገስም ልታይ ልታይ አትበል። ምቾትህን ገፍተህ ውጣ። ስንፍናህን አሸንፈ ተነስ። ድክመትክንም በብርታት ተካው። ምንጭ ከምርጦች ማህደር።

ያንተን አንተ ውደቅ ተነስ ውረዱጣ ጉደል ሙላ አግኝጣ ለፋድከም በጎ ይሁን ምንም ስራ እንደ ሻማ ንደድ ቅለጥ ብቻ ብራ ይቀንጥሱ ይገንደሱ ዛፉናቸው ተገናጥላ አትመስገን ጎሽ አትባል አትሰስት ስጥ ድግሳ ብላ ዋለ ብለው ባይውሉልህ ፍቅርን አፍቅር ጥልን ጥላ ለወጋቸው ባትመጥን ላይናቸው ባትሞላ አትደብዝዝ አትደንግዝ እስክትታይ ድመቅ ጉላ ቀን ስላለ የሚመጣ እስከዛ ድረስ ጠብቅ ኋላ ስለ ወገን በመድማትህ ባትሞገስ ስለ ሀገር በመሞትህ ባትወደስ በእውነት ፍርድህ ባትሸለም ያለ ዋጋህ ብትሰፈር እንደሆንከው ባይሆን ልህ ብትጠራ ባልኖርከው ስም ግድ የለህም ወዳጀ ሆይ በዚህ ጉዳይ ለምን ብለህ አትገረም በምትኖራት አባይ ዓለም በሚዛኗ ስትመዘን ስትለካ ልክ መሆን ልክ አይደለም እናም ቀና ባልከው መንገድ ቀጥ ለሀገር ሰላም ውልድ አክል እቀፍ ሁሉን ውደድ እኩል ለእውነት ቁም በህሊና ህውል ሚበጀውን ምርጡን አድል ግን ግና በዚህ ሁሉ ምን ብታደርግ ምን ብትውል ዋልኩኝ ብለህ አትታበይ አረኩ ብለህ እንዳትኮራ ያለረዳት ያላጋዥ አንድ ሀገርን ብትሰራ ስለ ራስህ አንተ አታውራ ያዳም ውልዱ ሰው አይደለህ ባታሳንስ ልታስበልጥ ትችላለህ በምድርም በሰማዩም እንዲበጅህ በተግባርህ ኑረው እንጂ በልክህ መቼም ቢሆን እኔ ብለህ ያንተን ታሪክ ያንተን አንተው አትናገር አትተረክ ከሆነልህ ደክመ ስታርፍ ከረፈደ ምኖረህ ስታልፍ ያንተን ገድል ዝንቱ ምዕራፍ ካፈር በላይ ለእልፍ አላፍ በመውደቅህ ያቀንሃው ያንተን ታሪክ ትውልድ ይጻፍ ወዳጀ ሆይ በዚህ ጉዳይ ለምን ብለህ አትገረም በምትኖርባት አባይ ዓለም በሚዛኗ ስትመዘን ስትለካ ልክ መሆን ልክ አይደለም ደራሲ ሶላ አላባው

ክብራትና ክብራን አድማጮቻችን ያዝማሪ ግጥሞችን አባባሎችን ቅኔዎችን ምሳሌያዊ አነጋገሮችንና ፈሊጦችን እናቀርባለን። ከትውልድ ትውልድ የተላለፉት የባህልና ኪነ ጥበብ ትውፊቶች ቅኔ ያላቸው ሰውን ጠንካራና ደካማ ጎን የሚመለከቱ በአስተዳደር ላይ ትችትን የሚያቀርቡ ፍቅርንና የመሳሰሉትን ነገሮች የሚገልጹ ናቸው። ሲሄድ ባቱ ያምራለ ሲቀመጥ አንገቱ የኔማ ሰለሞን ዘረ መኳንንቱ የሱ ታማሚ ነኝ የሱ በሽተኛ ቢስመኝ መሳም ሲያፈኝ መተኛ ተይማነሽ ተይማነሽ የተኛውን ልቤን ተቀሰቅሻለሽ አምስትም ስድስትም ይወለዳል ልጅ እንደበላይ ያለ አንድ ይበቃል እንጂ ተምሮ ተምሮ ካላወቁበት እጅግ ያሳዝናል ሲባክን ወቀት ይሁልኝ ስሙልኝ ሰው ይፈርዳል በኔ በግንቦት አግብቻ ተወለደች በሰኔ ስምን መላክ እንጂ መቻወጣዋል ሰው ሌላ ምን ይባላል ከበላይ ወዲያ ሰው ጥቁር በሬ ቢሞት ይገዛል ዳልቻ መተኪያ የሌለው እናት አባት ብቻ ያምናን ቀናማው ትላፌ ለከት የለው የዘንድሮ ባስ እጅግርም የለው በፍቅሯ መነሾ ልቤ የማቀቀ አይኗን ብፈልገው ኪሴ ላይ ወደቀ አንዲት ናት ብቻዋን ምትክ የላታቻ ከማሪ ጣፍጣል አንደበቷ ብቻ መንደሩስ ነበር መቼ ጠፋ ቤት ስፈልግ ግን አጣው ፈርሷል ለማት ቃላት ጠፋ ካፌ ቸገረኝ ምላሽ ምን ይሉት ቅብጠት ነው በዘውድ ላይ ሻሽ እኔ እንዳለሁ አልሞትኳል ድን እሱንም ጥሎበት እንደኔ ይሁን ዝምድናችን እንኳን በውል ያልታወቀ እህቴ በማለት ሰውነት ያለቀ አቤት ስልጡን ሀገር አቤት ውብ ከተማ መንገዳችን መብራት ቤታችን በሻማ አቅማቸውን ቢያውቁ ዝንጀሮና ጦጣ አይሞክሩም ነበር ካንበሳ ሰፋጣ እስኪል ጠይቅ ከየት ነው የመጣህ ዝናብ አንዴ ዘንቦ ሶስቴ የሚመታህ ፈሪ ተራራ ነው ዘላለም ይኖራል ጀግና ብርሌ ነው ተሎ ይሰበራል ምን አባቱ ገንዘብ ምን አባቱ ብር የፈለገ ቢሆን ማን እንደ ፍቅር ለፍቅር መለኪያ ቢኖረው ደረጃ አንቺን የምትበልጥ መገኘቷን እንጃ የተከበራችሁ አድማጮቻችን አሁን ደግሞ ምሳሌያዊ አነጋገሮችን እናቀርባለን። ሲበሉ አድርሰኝ ሲጣሉ መልሰኝ መጥፎ ነገር ላይ አታድርሰኝ ከጥሩ ቦታ አድርሰኝ ማለት ነው። ኮድ ሲያውቅ ዶሮ ማታ ራስን ማታለል ነው። ነገር በምሳሌ ጠጅ በብርሌ አንድ ነገር እንግዲህ እንደ ሁኔታው ጀማሪ ረኛ ከብት አስተኛ እንግዲህ አንዳንድ ሰው አንድ ነገር ሲጀምር በቃ የሚያደርገውን ያሳጣዋል ማለት ነው። ሁለት ይወደደ አንድ ሳገኝ ሄደ እንግዲህ ሁለት ነገር የፈለገ ሰው አንዱንም ሳገኝ ቀረ ማለት ነው። ጅራፍ ራሱ ገርፎ ራሱ ይጮሃል ችግሩን ራሱ አምጥቶ ራሱ ደግሞ ጥፋተኛ ያደርጋል ማለት ነው። ባጎረስኩ እጄን ተነከስኩ ጥሩ ባደረግኩ መጥፎ ነገር ተመለሰልኝ የተናገሩት ከሚጠፋ የወለዱት ይጥፋ ቃልን መጠበቅ ያስፈልጋል ማለት ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል እንግዲህ ጥሩ ነገር ገና ከጅማሩ ያስታውቃል ማለት ነው። ያልጠረጠረ ተመነጠረ አንድ ነገር እንዲህ ሊሆን ይችላል ብሎ ትንሽ ጥርጣሬ ያላስገባ ሁሉንም ዝም ብሎ ያመነ ችግር ይደርስበታል ማለት ነው። መራጭ ይወድቃል ከምራጭ እንግዲህ ብዙ ነገሮችን ብዙ ምርጫ ማብዛት በመጨረሻም አንድም ሳይገኝ ያስቀራል ማለት ነው። ለረጅም መንገድ አትሩጡበት ለረጅም ነገር አትቸኩሉበት እንግዲህ አንድ ነገር ቀስ ብለን ከጀመርነው ውጤታማ ይሆናል ማለት ነው። ሩቅ ለመጓዝ አላማን ተግባር ላይ ለማዋል ትግስትም ይፈልጋል ማለት ነው። ከፍትፍቱ ፊቱ ሰውን በፈገግታ መቀበል ከምንም በላይ ከምግቡም ከመሆኑም በላይ የተሻለ ነው ማለት ነው። ሹመት በተርታ ስጋ በገበታ ያንዳንዱ ነገር በወረፋ መሆን በሚገባበት ጊዜ ይሆናል ማለት ነው። የሰው ወርቅ አደምቅ የሌላ ሰው ነገር ለራስ አይሆንም ማለት ነው። ሳይቃጠል በቅጠል አንድን ነገር አንድን ችግር በቶሎ እንፍታ ነው። አሁን ደግሞ ቅኔዎችን እናቀርባለን። ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና ህብረ ቃሉ ከዚህ ስፍራ ቀረሽ ሲሆን ሰሙ ደግሞ ቦታው የማካባቢ ነው። ወርቁ ደግሞ ውብነሽ የጎደለሽ ነገር የለም ማለት ነው።
እስቲ ዝምድናህን ቆጥረህ ንገረኝ ከወንድም አንተነህ ትዝ የምትለኝ ህብረ ቃሉ ከወንድም ሲሆን ሰሙ ደግሞ እንደ ወንድም ነው የማይህ ማለት ነው ወርቁ ከወንዶች ሁሉ አንተነህ ትዝ የምትለኝ ማለት ነው ትላንት የጠጣሁት ኮሶ መረረኝ እስኪያራዳ ልውጣ ብርቱካን ባገኝ ህብረ ቃሉ ብርቱካን ሲሆን ሰሙ ደግሞ የሚበላውን ብርቱካን ባገኝ ነው ወርቁ ብርቱካን የምትባለው ልጅ ባገኝ ማለት ነው መሸ መሰለኝ ሊጨልም እንደ ቀንጣይ የለም ህብረ ቃሉ ቀንጣይ ነው ሰሙ ፀሐይ ወይም ብርሃን የለም ማለት ነው ወርቁ ደግሞ ሰውን የሚጥል ጊዜ ነው ማለት ነው አትውሰጁ ሲሏት የሰው ቃ ወስዳ ደግሞ ጥላ መጣች ልታጋባ ነዳ ይላል ህብረ ቃሉ ጥላ መጣች ነው ሰሙ ደግሞ ቃውን ረስተው ተበለሰች ማለት ነው ወርቁ ጠብጫረች ጥላ መጣች ማለት ነው መልካም ቤት ለመስራት ሁሉ ተሰናድቶ ማዘን ብቻ ጠፋ ሁሉ ተከማሽቶ ብረቃሉ ማዘን ነው ሰሙ የግድግዳ ማዘን ወይም ቋሚ ማለት ነው ወርቁ ደግሞ መተሳሰብ መደጋገፍ ጠፋ ማለት ነው ላም ገዝቼ ጥገት ተጣጣለሁ ብዬ ወተት ሸክላው ተሰብሮ አዝናለሁ በምን ላልባት ህብረቃሉ በምን ላልባት ሲሆን ሰሙ በምን ቃል አሜቱን አልባታለሁ ሲሆን ወርቁ ደግሞ በሰቀቀን በምን አልባታለሁ ነው የዘመዶቼ ቤት ግድግዳው ምን አለኝ ባጣቸው ነው እንጂ እኔን የቸገረኝ ህብረቃሉ ባጣቸው ሲሆን ሰሙ የቤቱ ጣራ ነው ወርቁ ደግሞ ዘመዶችን ስላላገኘኋቸው ማለት ነው የለመንኩሽ ብዕር ስለጠፋብሽ እሰይ ደስ ብሎኛል ባልተገኘልሽ ህብረቃሉ ባልተገኘልሽ ሲሆን ሰሙ ጠፍቶ ቢቀር ማለት ነው ወርቁ ደግሞ የትዳር ጓደኛ ተገኘልሽ ማለት ነው ምላስም ይሏታል ባላወቁት ነገር ውሉሉን ይዛ ነው እሷ የምትናገር ይላል ህብረቃሉ ውሉሉን ይዛ ሲሆን ሰሙ ደግሞ የነገሩን ስር ይዛ ማለት ነው ወርቁ ያማረበት ሀብታሙን ወዳ ማለት ነው መጥች ባስጠይቅ አላገኘውሽም ምክንያቱን እንጃ አንቺ ቤት የለሽም ህብረቃሉ ቤት የለሽም ሲሆን ሰሙ ቤት አልነበርሽም ሲሆን ወርቁ ደግሞ ትዳር ፈታሽ ማለት ነው መቼ ይቸግራል ስንዴ ዘር ካለማ እግዚአብሔር ህብረቃሉ ካለማ ሲሆን ሰሙ ቡቃየው ለፍሬ ካበቀው ሲሆን ወርቁ ደግሞ እግዚአብሔር ከፈቀደ ማለት ነው መጨነቅ መጠበብ ለጠጅ ብቻ ነው ለጠላ መዳኒት ተወት ማድረግ ነው ህብረቃሉ ለጠላ ሲሆን ሰሙ የሚጠጣው ጠላ ሲሆን ወርቁ ደግሞ ላኮረፈ ወይም ለተቀየመ ሰው ማለት ነው አንተ ብትመጣ ምን ታደርጋለህ ሐኪሙን ላክልኝ አድነው ብለህ ህብረቃሉ አድነው ብለህ ሲሆን ሰሙ ደግሞ ፈውሰው ብለህ ላክልኝ ማለት ነው ወርቁ ደግሞ አድነው የሚባለውን ሰው ላክልኝ ማለት ነው መዳኒት ማር አይደል እንዴት ይጣፍጣል ያሞት እንደሆነ ከሁሉ ይመራል ህብረቃሉ ያሞት ሲሆን ሰሙ ሐሞቱ ይመራል ማለት ነው ወርቁ ደግሞ ሞት ከባድ ነው ማለት ነው ነግሬ ነግሬ የሚሰማኝ ባጣ መሰንጠቅ ጀመርኩኝ ልክ እንደ ግራምጣ ህብረቃሉ መሰንጠቅ ሲሆን ሰሙ ደግሞ እንደ አክርማ መተርተር ነው ወርቁ መዋሸት ጀመርኩ ማለት ነው አሳ በብርብራ ይያዝ ነበር ድሮ ያሳማት ያሳማት ያሳማት ተይዞ ህብረቃሉ ያሳማት ሲሆን ሰሙ ብዙ አሳ ማለት ነው ወርቁ ደግሞ ያሰው ሳማት ማለት ነው ሁል ጊዜ ጎፈሬ ተከርክሞ ኑሮ መቀሱን አምጡልኝ ቁርጥ ነው ዘንድሮ ህብረቃሉ ቁርጥ ነው ማለት ሲሆን ሰሙ ደግሞ ጸጉር ቁርጥ ማለት ነው ወርቁ መወሰን መጨከን ይገባል ማለት ነው ምንም ድሃ በሆነ ባይኖረኝም ተድላ ለጠጅ ነው እንጂ አልጓጓም ለጠላ ህብረቃሉ ለጠላ ሲሆን ሰሙ ደግሞ የሚጠጣው ጠላ ነው ወርቁ ለጠላት ማለት ነው ምነው ጌታዬ በደልከኝ አጥፍቼም እንደሆ ሳትመክረኝ በሰው ፊት ቀጣኸኝ ህብረቃሉ በሰው ፊት ሲሆን ሰሙ ሰው እያየ ነው ወርቁ ደግሞ ለማኝ አደረከኝ የሰው ፊት ገረፈኝ ማለት ነው ትመጫለሽ ብዬ አሻግሬ ሳይ አንቺ ልጅ ማለፊያ መንገድ አጣሽ ወይ ህብረቃሉ ልጅ ማለፊያ ሲሆን ሰሙ ደግሞ ማቋረጫ መንገድ አጣሽ ማለት ነው ወርቁ ውብ ቆንጆ ነሽ ማለፊያ ልጅ ነሽ ማለት ነው የሽቶ ፋብሪካ መኪናው የት ነው እንዲሆነሽ አንቺ የተቀባሽው ህብረቃሉ እንዲሆነሽ ማለት ሲሆን ሰሙ ደግሞ በጣም ብዙ ሽቶ ተቀባሽ ነው ወርቁ ደግሞ እንዲሆነሽ ሁሌም ያውነሽ ማለት ነው ሰብስቤዥ ልብሳቸውን ምን ነው ወንድሞች ራቁታቸውን ህብረቃሉ ራቁታቸውን ሲሆን ሰሙ ልብስ አለበሱ ምርቃናቸውን ናቸው ሲሆን ወርቁ ደግሞ
እህታቸውን ራቁ እነሱ ከህታቸው ርቀዋል ማለት ነው። ሊሄድ ዛማዶ ፀሐይ ከወጣበት ከነሜቴ መንደር ገና ጥላለበት ህብረቃሉ ጥላለበት ሲሆን ሰሙ ፀሐይ ያልወጣበት ቦታ ነው ነው ወርቁ ደግሞ ጸብ ስላለ ልሸሽ ማለት ነው። ዛማዶ ሆና ተጠራለችናት ናብላ ነው እንጂ ሌላም ጉዳይ የላት። ህብረቃሉ ናብላ ማለት ሲሆን ሰሙ ደግሞ ወደሱ አንድ መጣ ትፈልጋለች ነው ወርቁ ና ምግብ ብላ ነው እናት ምትጣራው ሌላ ነገር የላትም ማለት ነው። ለምን ገለበጡት ወተቱን በጋን ቺየገፈዋለሁ የማልለውን ህብረቃሉ ቺየገፈዋለሁ ሲሆን ሰሙ ደግሞ አቅም የለኝም ነው ወርቁ ችግሩን መታገስ ማለት ነው። አይኔ መቸበራ መቸዳነልኝ የሶፊት ማየቴ በጣም ደነቀኝ ህብረቃሉ የሶፊት ማየቴ ሲሆን ሰሙ ደግሞ አይኔ በርቶልኝ ሰዎችን አየው ሲሆን ወርቁ ቸግሮኝ ሰው ለመንኩ ማለት ነው። 12 ጃ ታስሮ ከደጅሽ ወተት ብዬ ስሞት ምን ነው ጨከንሽ ህብረቃሉ ወተት ብዬ ሲሆን ሰሙ ደግሞ ወተት ፈልጌ ሳጣ ማለት ነው። ወርቁ በፍቅሬ ስንከራተ ተዘኝልኝ ማለት ነው። የሰው ሁሉ ጣቱ በልክ በልክ ያድጋል የኔማ ጣት አድጎ ከሁሉ ይረዝማል ህብረቃሉ የኔማ ጣት ሲሆን ሰሙ ጣቴ በጣም ረጅም ነው ነው ወርቁ የኔማ ጣት መቸገሬ ከሁሉም ይልቃል።

ኃላፊነትን መውሰድ እንማር። ህይወት አጭር ነች። እጥረቷም አንድም በማይቀየሩ ሁነኛ ልማዶች ለተሞላች ነው። በእያንዳንዱ ቀናት የምናዘወትራቸው ጠቃሚ መሆኑ ጎጂ ልማዶች የህይወታችን ንጽብራቆች ናቸው። ውጤታማነትን የሚጠላ ማንም የለም። ስኬትን የማይመኝ ማንም አይኖርም። ነገር ግን ምኞትና ፍላጎት ብቻውን ስኬታማና ውጤታማ ሊያደርገን አይችልም። ይልቅ ወደ ተግባር በመግባት ስኬታማ የሚያደርጉንን ምርጥ ልማዶች ማዳበር ይኖርብናል። እነዚህን ልማዶች ለመፍጠር የሚከተሉትን መርሆች እንዳቅማችሁ ተግብሩ። አንደኛ፣ የህይወት ዓላማችሁን በግልጽ አስቀምጡ። በህይወታችሁ ትልቅ ዋጋ የምትሰጡት ነገር ምንድን ነው? ሳታሳኩት ማለፍ የማትፈልጉት ነገርስ ምንድን ነው? ህይወትን እየኖራችሁ እንደሆነ እንዲሰማችሁ የሚያደርጋችሁ ወሳኝ ነገር ምንድን ነው? ዓላማ ሲኖራችሁ ያንን ዓላማ ለማሳካት የሚጠቅማችሁ ልማድን ለመፍጠር አትቸገሩም። ልማድ ተደጋጋሚ እንደመሆኑ መጠን ጠንካራ ዓላማ ከኋላው ካለ ውጤታማ የሚያደርጋችሁ ልምድ የመፈጠሩ ጉዳይ አጠያያቂ አይሆንም። ስለዚህ የህይወት ዓላማችሁ በግልጽ ምን እንደሆነ በዝርዝር አስቀምጡ። ሁለተኛ፣ ቅድመ ተከተልን አስቀምጡ። በተመሳሳይ ሰዓት ብዙ ነገር መሞከር አቁሙ። በዋናነት ከዓላማችሁ ጋር የሚሄደው ተግባር ምንድን ነው? የግል ችሎታችሁን ለማዳበር የሚጠቅማችሁ ስራ ምንድን ነው ብላችሁ ለዩ። ምኞታችሁን ለማሳካት የሚቀላችሁና አስደሳችሁ መንገድ የትኛው ነው? ማዳበር ለምትፈልጉት ልማድ ቅድመ ተከተልን አስቀምጡ። በጣም አስፈላጊ፣ በጥቂቱ አስፈላጊና አስፈላጊ በማለት የአሁን ተግባሮቻችሁንና ወደፊት ማዳበር ወይም ማድረግ የምትፈልጉትን ልማዶች በዝርዝር አስቀምጡ። በቅድመ ተከተሉ መሰረትም ወደ ተግባር ለመለወጥ ሞክሩ። በዚህ መሰረት እያንዳንዱን ውጥናችን ስኬታማ ማድረግ እንችላለን። ሶስተኛ፣ አካባቢያችሁን አጽዱ ይላል። ውጤታማ ለመሆን አካባቢያችሁን የምታጸዱት ከቆሻሻ ብቻ አይደለም። በዋናነት ከሚረብሻችሁና ትኩረታችሁን መሰብሰብ እንዳትችሉ ከሚያደርጓችሁ ነገሮች ነው። ይህም ጽዳት ስልክ ማጥፋትን ሊጠይቅ ይችላል። ኢንተርኔትን መዝጋት፣ ቴሌቪዥን ማጥፋትና የመሳሰሉትን ማድረግ ሊከለክል ይችላል። ማንኛውንም ሊረብሻችሁ የሚችልን ነገር ከዙሪያችሁ አስወግዱ። ትኩረታችሁን መስራት የምትፈልጉት አንድ ነገር ላይ ብቻ አድርጉ። ይህም ለምትሰሩት ነገር ውጤታማ ያደርጋችኋል። አራተኛ፣ ኃላፊነትን ውሰዱ። የምትፈጥሩት ልማድ በዋናነት የሚጠቅመው ለራሳችሁ እንደሆነ በሚገባ መኑ። ይህን ልማድ በመገንባት ውስጥም ለምታጡት ነገር ኃላፊነትን ውሰዱ። ለምታመጡት አመርቂ ውጤትም ራሳችሁን አበረታቱ። አዲስ ውጤታማ የሚያደርግ ልማድ በባዶ የሚገነባ አይደለም። ማጣት ያለባችሁን ጊዜያዊ ደስታ ለማጣት ወስኑ። ከጊዜ በኋላ ለሚመጣው የላቀ ስኬትና ውጤትም ዋጋ ለመክፈል ራሳችሁን አሳምኑ። ጥሩ ውጤት ስራን፣ ስኬትም ልባዊ ጥረትን ከማያቋርጥ ትጋት ጋር ይፈልጋል። ህይወታችሁን አንድ እርምጃ ወደፊት ፈቀቅ ለማድረግ ከዓላማችሁ ጋር የሚሄድ ጥሩ ልማድን ፍጠሩ። እለት ከእለት እየፈጸማችሁት እናንተን ወደ ጥሩ መንገድ እንዲወስዳችሁ ፍቀዱለት። በእርግጠኝነት ልማዳችሁ ለተሻለ ስፍራ እንደሚያበቃችሁ መኑ። በባዶ ሜዳ አትልፉ። ሁሉንም እየነካካችሁ እርካታ የሌለው ህይወት መኖር አቁሙ። በውጤታማ ልማዶች ህይወታችሁን አቅጣጫ አስይዙት። የወደፊት መልካም ህይወታችሁን ለመገንባት ዛሬውኑ ጀምሩ። ምንጭ፣ ከምርጦች ማህደር። ወዳጅ ሲያረጅ የባህል ወግ ባለጸጋው የጥንቷ አያቴ ለካስ መሰረት ነው ለዛሬው ማንነቴ። ያለምን ምስጢር ይፈታ ነበር በስነ ቃል በተረቱ። ያ የባህል ወግ ፈርጡ የቅኔ ምሳሌ ባለቤቱ አያቴ እንደኔ ላይ ላይ አሄድ ነገርና አልፍ ነካክቶ ይጋግረዋል እንጂ በደንብ ለንቅጦና አብክቶ። አያቴ ተረት አምባው የቅኔው ማሳ የተነበየው ይደርሳል የተናገረው አይረሳ። ታዲያ አንድ ቀን አዛውንቱ አያቴ ራሴን እየደባበሰ በወርቅ እጁ ወዳጅ ሲያረጅ አለኝ አርጅቶበት ወዳጁ። ወዳጅ ሲያረጅ በጓሮ ይሄዳል ያወቀውን ደጅ ከጫካ ይቆጥረዋል አለኝ አያቴ ጥንቱ የጠዋቱ ልቡን አሳዝኖት ይጓዱ ክህደቱ።
ያቴ ተረት በራሴው ደርሶ የኔ ሞዳጅ ኪዳኑን አፍርሶ ሞት ለሃለው ብሎ የማለውን ፍጹም ዘንግቶ ልቤን በመዶሻ ቀጥቅጦ ሆዴን በጦር ወግቶ ያጎረሰውን እጄን ነክሶ የህይወት አቅጣጫዬን አጥፍቶ በጓሮ ሄደ ጓዴ የድሮውን መልካም ወዳጅነት ረስቶ። አይ ወዳጄ ያቴ ተረት ምሳሌ አሁን ገና በደንብ ገባኝ። ደመላሽ ያልኩት ወዳጄ ደሜን ሊያፈስ ሲከዳኝ። ለካስ ወዳጅ ሲያረጅ እንዲህ ነው የሚሆነው፣ ሲወድ ፍቅሩ ኃያል ሲጠላም ዱላው ክፉ ነው። ወዳጅ ሲያረጅ ምኑም ምኑም ምኑም አይበጅ አለ አያቴ ወዳጅ ሲያረጅ። ቅርሴ ብዬሻለሁ የኑሮን ምሰሶ ዋልታውን ለማቆም ፍቅርን የማይመኝ የማይጓጓ የለም። ለመንፈሱ ሰላም ፈውስን ለህመሙ የማይናፍቅ የለም በውኑ በህልሙ። የውበት መቤት ቆንጆን የማይሻ አይገኝም ፍጡር እስከ መጨረሻ። እኔም የድርሻዬን እሷን ታደልኩና ምርጫዬን አጸነሁ ልቤም አረፈና። ውበት ቁንጅናዋን ውስጧንን መርምሬ ልቦናዬም አውቋል በጣም ደስ እንዳለኝ። ምርጫዬ እንዳኮራኝ እንደ ተፈወስኩኝ። እንግዲህ አልባዝንም ተደላድያለሁ ከህልም የሚያገናኝ ድልድዩን ይዣለሁ። በሱ ተሻግሬ ህይወትን አያለሁ ለዚህ ውለታሽም መጠሪያ አውጥቻለሁ። ታሪኬን የከተብሽ ቅርሴ ብዬሻለሁ ታሪኬን የከተብሽ ቅርሴ ብዬሻለሁ።

ከራሳችሁ ጀምሩ። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኖራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኖራችሁ። ሌሎችን መጥላት እንጂ ራስን መውደድ፣ ራስን መንከባከብ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለራሳችሁ ግድ የሚኖራችሁና ለውጣችሁን አብዝታችሁ የምትናፍቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ህይወት ኃላፊነት ውሰዱ። የትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት ሆነ ከማንም እጅ መጠበቅ የለባችሁም። ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ። ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። ነገሩ በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንዳቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች መሳብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራስህ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥህ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱህ፣ ሰዎች ቢያግዙህ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመርዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ አንተ ብቻ የራስ ደጋፊ በመሆንህ ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህን በሙሉ ደጋፊዎችህ የማታደርግበት መንገድ አይኖርም። ራስህ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ስለዚህ ሁሉንም ነገር ከራስህ ጀምር። ከራሳችሁ ጀምሩ። ከራሳችን እንጀምር። ምንጭ ምርጥ ጽሑፎች። በሕይወታችን ውስጥ አንዴ ከሄዱ የማይመለሱ ሶስት ነገሮች፣ ጊዜ፣ ቃልና አጋጣሚ። በሕይወት ውስጥ ልታጣቸው የማይገቡ ሶስት ነገሮች፣ ሰላም፣ ተስፋና ታማኝነት። በሕይወት ውስጥ እጅግ ዋጋ ያላቸው ሶስት ነገሮች፣ ፍቅር፣ እምነትና ባልንጀራ። በሕይወት ውስጥ እርግጥ ያልሆኑ ሶስት ነገሮች፣ ህልም፣ ስኬትና እድል። አንድን ሰው ሰው የሚያደርጉት ሶስት ነገሮች፣ ጠንክሮ መስራት፣ ቅንነትና ጽናት። በሕይወት ውስጥ አንድን ሰው ሊያጠፉ የሚችሉ ሶስት መጥፎ ነገሮች፣ ሱስ፣ ትዕቢትና ጭንቀት። ምንጭ ምክረ አእምሮ ለተሻለ አስተሳሰብ። ቀልባቸው ተወስዶ ሞልተሽ በጎዳናው ሞልተሽ በመንገዱ ሌሎች ትኩረት ሰጥተው እንዴት ይራመዱ። ቀልባቸው ተወስዶ በውበትሽ ፈዘው ሁሉም አድናቂሽ ነው ያንቺ ነው ጎዳናው። ስንቱ ተላተመ ስንቱ ሰው ሰመጠ አረማመድሽ ላይ ትኩረት እየሰጠ። አፈዛ ደንዝዝ ነው መልክሽ አስገራሚ ከሬዳሽ ነው ጆሮሽ ማንንም ማሰሚ። ተመላለሽበት ጎዳናው የግልሽ ግዳይ ሰጥሽ ከቶ ማንም ቢከተልሽ። ጥላሽን ዘርግተሽ ከቤትሽ ውጭና ሁሉም እግሩ ይጋጭ ልማዱ ነውና። ሁሉም እግሩ ይጋጭ ልማዱ ነውና። ደራሲ ስንታየሁ ሀብታሙ።

የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይሄን ይመስላል። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። የዛሬውን ፕሮግራም አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደና ቆዩልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተቀዳሚ ለተሰንበት የከሰዓት በኋላው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር ዮም ሻባት ካፍ ሄት በሲቫን ታፍሽን ፔባብ ሲሆን አውሮፓን ዘመን አቆጣጠር ደግሞ ጁን 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭ ነች። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ዘም ሳምንታዊ የመዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርስተ ዜና። በሰሜን እስራኤል ያለው የጸጥታ ሁኔታ አሁንም በውጥረት እንደተሞላ ነው። እስራኤል በሊባኖስና ኢራን ያሉትን ሁለት የጦር ግንባሮች መለያየት የሚገባት መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል አሞስ ያድሊን አሳሰቡ። አሜሪካና ኢራን ከዘላቂ ስምምነት ላይ ለመድረስ ከመቼውም ጊዜ በላይ መቃረባቸው በተለያዩ መገናኛ አውታሮች በስፋት እየተዘገበ ነው። የ2026 ዓመተ ምህረት የዓለም ዋንጫ ተጠናክሮ እየተካሄደ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ሆም በሰሜን እስራኤል ያለው የጸጥታ ሁኔታ አሁንም በውጥረት እንደተሞላ ነው። የሂዝቦላ ድርጅት ወደ ገሊላ አካባቢ የተኮሰው ድሮን በአየር መቃወሚያ ተመትቶ ወድቋል። በሰውና ንብረት ላይ ጉዳት አላደረሰም። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚወስደውን ወታደራዊ ዘመቻ አጠናክሮ እንደቀጠለ ነው። በደቡብ ሊባኖስ የ20 ገጠር ነዋሪዎች ቤታቸው እንዲለቁ የጦር ቃል አቀባይ አቢኸይ አድሪ ማስጠንቀቂያ አስተላልፏል። የሊባኖስ አንድ ይፋዊ የሆነ መገናኛ አውታር በደቡብ ሊባኖስ አንድ ሰው መገደሉን ዘግቧል። የእስራኤል ጦር በሚንቀሳቀስበት ደቡብ ሊባኖስ አካባቢ ትላንት የተተኮሰው ድሮን በአየር መቃወሚያ ተመትቶ ወድቋል ተብሏል። ወደ እስራኤል ክልልም የተተኮሰ መሳሪያ በእስራኤል ግዛት ውስጥ ወድቆ ጉዳት አለማድረሱ ተገልጿል። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ቢደርሱም ሂዝቦላ ወደ እስራኤል መተኮሱን አላቋረጠም። በሰሜን እስራኤል በየጊዜው የተኩስ ማስጠንቀቂያ ደወል ይሰማል። እስራኤል በሊባኖስና ኢራን ያሉትን ሁለት የጦር ግንባሮች መለያየት የሚገባት መሆኑን በተጠባባቂው ጦር የሚያገለግሉት ሜጀር ጀነራል አሞስ ያድሊን አሳሰቡ። የቀድሞ እስራኤል ጦር የስለላ ድርጅት አማን ኃላፊ የነበሩትና በአሁኑ ወቅት በተጠባባቂው ጦር እያገለገሉ ያሉት ሜጀር ጀነራል አሞስ ያድሊን ከካን ጋር በነበራቸው ቃለ ምልልስ እንደገለጹት እስራኤል የሊባኖስና ኢራንን ግንባሮች መለያየት አለባት። እስራኤል በድርድሩ ማንሳት ያለባት ጠቃሚ ነገር በኢራንና ሊባኖስ መካከል ያለው ግንኙነት እንዲቆም መሆን አለበት። እስራኤል የራሷን ደህንነት የመጠበቅ መብት አላት በሚል ከአሜሪካ በኩል የሚሰሙ ጥሩ ወሬዎች አሉ። ይህ መልካም ነገር ነው። እስራኤል በቤሩት ዳህየ ሰፈር ማጥቃት ካለባት በኃይለኛው እርምጃ መውሰድ እንጂ እንዲሁ ለምሳሌ መሆን የለበትም። ኢራናውያን ያጸፋ መልስ ከሰጡ እስራኤል በዳህየ ሰፈር የበለጠ ማጥቃትና ችግሩን ኢራን የምታመጣው መሆኑን ማሳየት አለባት ብሏል ጀነራል አሞስ ያድሊን። በእስራኤልና ሊባኖስ መካከል አምስተኛ ዙር ድርድር ከ9 ቀናት በኋላ ይካሄዳል ተባለ። ድርድሩ በአሜሪካ ዋና ከተማ ዋሽንግተን የሚካሄድ መሆኑን አንድ ሊባኖስ የወሬ ምንጭ ዘግቧል። በሊባኖስ ተደራዳሪ ቡድን የጦር መኮንኖች ይካተታሉ። ይህም ከእስራኤል የጦር ሰዎች ጋር ለመደራደር ሲባል ነው ተብሏል። በተለይ ደግሞ የሊባኖስ ጦር በደቡብ ሊባኖስ በሚሰማራበትና የጦር መሳሪያ ዝውውር እገዳ በሚጣልበት ዙሪያ ይመክራሉ ተብሎ ይጠበቃል። እስራኤልና ሊባኖስ በአሜሪካ አደራዳሪነት የተኩስ አቁም ስምምነት ከአንዴም ሁለት ጊዜ ቢደርሱም የሂዝቦላ ድርጅት የሁለቱን ሀገራት ስምምነት እውቅና ባለመስጠቱና ለስምምነቱም ተገዥ ስላልሆነ በመርህ ደረጃ የተደረሰበት የተኩስ አቁም ስምምነት መሬት ላይ ወርዶ የሰሜን እስራኤልን አካባቢ ሰላም አላሰፈነም። አሁንም ወደ አካባቢው የጦር መሳሪያዎች ይተኮሳሉ። የእስራኤል ጦርም በደቡብ ሊባኖስ ዘመቻውን እንደቀጠለ ነው። ይበንዲንዳል እስራኤል ራሷን ደነት የማስከበር መብቶ የተጠበቀ መሆኑን አንቲ አሜሪካ ባለስልጣን ገልጿል። አሜሪካና ኢራን ከስምምነት ላይ ለመፈራረም ተቃርበዋል ቢባልም ኢራን የህዝብላ ድርጅት ጉዳይ በስምምነቱ እንዲተካለል ተፈልጋለች። ይሁን እንጂ ይህን ጉዳይ እስራኤል የማትደግፈው መሆኑን ይነገራል። አሜሪካና ኢራን ከስምምነት ቢደርሱም የህዝብላ ድርጅት ለእስራኤል ደህንነት ስጋት ከሆነ እስራኤል ራሷን ደህንነት ለማስከበር ስትል እርምጃ የመውሰድ መብት ያላት መሆኑን እኒህ አሜሪካዊ ባለስልጣን ገልጸዋል። አሸባሪው ሂዝበላ በኢራን የገንዘብና የጦር መሳሪያ ድጋፍ ወደ እስራኤል ሮኬቶችና ድሮኖችን መተኮስ መቀጠሉ ስምምነቱን አለማክበር ነው። ኢራን ለሂዝበላ ድርጅት የምትሰጠውን ድጋፍ ማቆም አለባት። ሊባኖስ የጎረቤቷን እስራኤልን ሉዓላዊነት ማክበር አለባት ብለዋል እኒህ ስማቸው ያልተጠቀሰው አሜሪካዊ ባለስልጣን። አሜሪካና ኢራን ከሰላቂ ስምምነት ላይ ለመድረስ ከመቼውም በላይ መቃረባቸው በተለያዩ መገናኛ አውታሮች በስፋት እየተዘገበ ነው። የኤንቢሲ ቴሌቪዥን ጣቢያ እንደዘገበው በአሜሪካና ኢራን መካከል ከመግባባት ተደርሷል፣ የሚቀረው ፊርማ ብቻ ነው ብሏል። የኢራን የበላይ መሪ ሙጅታባ ኻሚናይ በረቂቅ ስምምነቱ ላይ መፈረምና ማጽደቅ ብቻ ይቀራል ብሏል ኤንቢሲ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ዋሽንግተንና ቴህራን በድር ድሩ ከመግባባት ላይ ደርሷል፣ በሳምንቱ መጨረሻ ቀናት ይፈራረማሉ ማለታቸው ይታወሳል። አንድ የአሜሪካ ከፍተኛ ባለስልጣን ደግሞ ሀገራቸውና ኢራን ሊፈራረሙበት የተቃረቡት ረቂቅ ሰነድ ፕሬዝዳንት ዶናልድ ትራምፕን አላማዎቹን ያሳካል፣ ለአመታትም ሂደቱን ይቆጣጠራሉ ብለዋል። ይበንዲ እንዳለ ኢራናውያን ከአሜሪካ ጋር የሚደርሱበትን ስምምነት ባሸናፊነት እንዳገኙት እየገለጹ ነው። የኢራን ውጭ ጉዳይ ሚኒስትር እንዳሉት ጠላታችን ውድቀት አሳይቷል፣ እኛን በጦርነት ለማንበርከክ ጥረው ነበር፣ አልተቻላቸውም፣ ግን በጦር ኃይሎቻችንና ህዝባችን ተቃውሞ አልተሳካላቸውም ብሏል። የተብላላውን የኡራኒየም ንጥረ ነገር በተመለከተ የኢራን ውጭ ጉዳይ ሚኒስትር ሲናገሩ ሁሉንም የኡራኒየም ማዕድን ከሀገራችን አናስወጣም ብለዋል። የሆርሙዝን የባህር ወሽመጥ በተመለከተ ደግሞ የሆርሙዝ ሁኔታ እንደባለፈው አይቀጥልም፣ ኢራንና ኦማን በሆርሙዝ ጉዳይ በቅርቡ መግለጫ ይሰጣሉ ብለዋል የኢራኑ ውጭ ጉዳይ ሚኒስትር። የተባበረችው አረብ ኤምሬትስ 10 ቢሊዮን ዶላር ለኢራን ለመስጠት ተስማምታለች መባሉን አስተባበለች። የሮይተርስ ዜና ወኪል እንደዘገበው አሜሪካና ኢራን በሚደርሱበት ስምምነት መሰረት ኢራን በተባበረችው አረብ ኤምሬትስ እንዳታጠቃ 10 ቢሊዮን ዶላር ለቴህራን ለማስተላለፍ ተስማምታለች። ከገንዘቡ መካከለም 3 ቢሊዮኑ አስቀድሞ ተላልፏል የተባለውን ወሬ የአቡ ዳቢ ባለስልጣናት ከእውነት የራቀ የሐሰት ዜና የሐሰት ወሬ ነው በማለት አስተባብለዋል። ስፖርት። የ2026 ዓመተ ምህረት የዓለም ዋንጫ ተጠናክሮ እየተካሄደ ነው። በዩኤስ አሜሪካ፣ ሜክሲኮና ካናዳ አስተናጋጅነት እየተካሄደ ያለው የዓለም ዋንጫ ዛሬ ሶስተኛ ቀኑን ይዟል። እስካሁን 4 ጨዋታዎች ተካሂደዋል። 3 አስተናጋጅ ሀገራትም አንድ አንድ የማጣሪያ ጨዋታዎችን አካሂደዋል። ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ካናዳ ከቦስኒያ ሄርዘጎቪና ጋር 1-1 አቻ ወጥተዋል። አሜሪካ ኡራጓይን 4-1 አሸንፋለች። ዛሬ ምሽት በእስራኤል ሰዓት አቆጣጠር 10 ሰዓት ላይ ካታር ከስዊዘርላንድ ጋር ይጫወታሉ። ሌሊት 1 ሰዓት ላይ ብራዚል ከሞሮኮ፣ ሌሊት 10 ሰዓት ሃይቲ ከስኮትላንድ፣ ነገ ጠዋት 7 ሰዓት ላይ አውስትራሊያ ከቱርክ፣ ነገ ምሽት 8 ሰዓት ጀርመን ከኩራሶ፣ ነገ ምሽት 11 ሰዓት ላይ ሆላንድ ከጃፓን ጋር ይጫወታሉ። ምድብ አንድን ሜክሲኮና ደቡብ ኮሪያ ይመራሉ። ምድብ ሁለትን ካናዳና ቦስኒያ ሄርዘጎቪና፣ ምድብ አራትን አሜሪካ ትመራለች። በመጨረሻም የአየር ንብረት ትንበያ። በዛሬው ዕለት ያለው አየር ጸባይ ትንሽ ሞቅ ያለ ነው፣ ከትላንትናው ጋር ተመሳሳይነት አለው ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ፣ በኢየሩሳሌምና አካባቢዋ 27፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 27፣ በአይፋና አካባቢዋ 26፣ በኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ነው ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። ባልደረባችን ጥላሁን መልኬ ይመለከታችኋል። ጥላሁን እንደምን ዋልክ? ሻባት ሻሎም።
1: መልካም ሰንበት ሰጠኝ። ሰላም ለአንተም ለአድማጮችም
0: መልካም ሰንበት እንላለን። የተለያዩ ወቅታዊ ዘገባዎች አሉ። በተለይ ደግሞ ወደ ሰሜን እስራኤል ነው የምናልፈው። የተኩስ አቁም ስምምነት ተደርጓል ይባላል። ወረቀት ላይ ስፈር ወይም ደግሞ በማረፍ ደረጃ እንደው በአሜሪካ ዋሽንግተን ይነገር ብዙ ነገር የሚባል አለ። ግን በተግባር በተጨባጭ የሂዝቦላ ድርጅት ወደ እስራኤል መተኮሱን አላቆምም። እስራኤል መከላከያ ሰራዊትም በደቡብ ሊባኖስ ወታደራዊ እንቅስቃሴ ማድረጉን እንደቀጠለ ነው። እና የት አለ የተኩስ አቁም ስምምነቱ?
1: አንተ እኮ መልሰኸዋል እኮ ጥያቄህን ሰጠኝ። ወረቀት ላይ ብለኸዋል። ወረቀት ላይ እየጸፈ እንዴት ነው የተጻፈው? በገሃዱ ዓለም ታች ስትወርድ ግን አታየውም። ይበልጥ ደግሞ አሁን ከትልቋ ጠላት ኢራን ጋር ያለው ሁኔታ ተጨምሮ እንዲያውም ወደ ስምምነት የሚለው ሁኔታ ይህን የተኩስ አቁም ስምምነቱን ምናልባት እንዲያረጋግዋል የሚለው ያም ታስቦ ነበር። የሚገርምህ ጠዋት ላይ ስንነሳ የሂዝቦላ ድርጅት

0: ይበልጥ ደግሞ የሰሜኑ ሀገራችን ክፍል ነዋሪዎችን የእነሱን ተጨባጭ የእነሱን የልብ ትርታ ዘጠኝ አንተ ያው በዚህ ዓለም ሙያም ከመሆኑ የተነሳ የእነሱን የልብ ትርታ ታዳምጣለ የሚሉት ብሶታቸውን እነሱን ብጠይቃቸው ደግሞ እንዴ እኛ እኮ ነው ሶስተኛ ዓመት እያት ዛሬ የሚገርም አንድ ሺ ቀን ጦርነቱ ከጀመረ አንድ ጦርነት ላይ ካለን አንድ ሺ ቀን ያስቆጠረበትን ቀን ራሱ እንግዲህ አንዳንዶችም እያሰቡት ነው። ምን ማለት ነው? አሁንም ጦርነት ላይ ነን ሰጠኝ።
1: በጣም የሚገርም ነገር ነው። ይህን ያክል ጊዜ ውስጥ የስድስት ቀኑ ጦርነት ተብሎ በስድስት ቀን እስራኤል ታምር የሰራችው አንድ ሺህ ቀን ማስቆጠራችን ሌላ ጥያቄ የሚያመጣ ነው። አሁን ትልቁ ጥያቄ ምናልባት የወደፊቱን በማየት ጥሩ ሊሆን ይችላል ሂዝቦላን ገለል አድርጎ ድርድር ማድረጉ ሊባኖስና እስራኤል። ግን ባዶ ዋናው እያጠቃን ያለውን አካል ስታገለው ድጋፍ እንዲያገኝ ወደ ሌሎች እንዲዞር የሚያደርግ ነው እና እንዲያው በመርህ ደረጃ ትክክል ነው ይህ አካሄድ? ውጤት ያላመጣ አካሄድ እስራኤል እስከ መቼ ነው ልትቀጥልበት የምትችለው? ገና በተስፋ ሰላም አይመጣም መቼም፣ በተጨባጭ የሚያስገድድ ነገር ሂዝቦላን እስካልሆነ ድረስ። እና ሂዝቦላን ያገለለ ድርድር ውጤት ያመጣል ብለህ ታስባለህ?
0: አያመጣም። ምክንያቱም ሲጀምርም ምንም ያው ሀሳቡ አለ። ሀሳቡ ምንድን ነው? በአሜሪካ እና በእስራኤል ያለው እስራኤል በእርግጥ እስራኤል እኮ የምታስበው አሁን ከሊባኖስ ጋር የሚደረሰው እነን የተኩስ አቁም ስምምነት ከዛም አልፎ የሊባኖስ መንግስት እንደሚፈልገው ወደ ሰላም እንደ ዮርዳኖስ እና ግብጽ የደረስንበትን ሰላም ልክ ወደዛ የዛን አይነት ለመተርጎም እስራኤል እንዴት ነው ሀሳቡ ቢኖርም እምነቱ ግን የላትም። ምክንያቱም እንደ እስራኤል አመለካከት የህዝቡላን ድርጅት ካልተዳከመ ከተቻለ ማጥፋት አይቻልም፣ ግን እሱን ካዳከመ ከምን በኋላ ምናልባት የሚል ነው። አሜሪካ ደግሞ ታውቃለህ፣ የምዕራቡ ዓለም የሽብር ፈጠራ ድርጊትና መካከለኛውን ምስራቅ በትክክል እንደኛ አይገነዘቡትም። አሜሪካ የምትለው ደግሞ ነው ሁለቱንን ካለያየንና ከሊባኖስ ጋር ጥሩ መንገድ ከሄድን ማለት ከመንግስቱ ጋር የህዝቡላን ድርጅት ማዳከም ይቻላል። ይሄ ነው ሀሳባቸው። ለጠየቀው ጥያቄ ነው አይሄድም፣ አብሮ አይሄድም ጭራሽ በፍጹም። ምክንያቱም እያየነው ነው አሁን። ይኸውልህ በአንድ በኩል ቅድም ያልነው ወረቀት ላይ የሰፈረውን በሀሳብ ደረጃ የሚነገረውን ስታየው ኦኬ፣ ወደ ሰላም የተኩስ አቁም ስን የሚባል ነገር አለ። በሌላ በኩል ደግሞ ህዝቡላ እየተኮሰ ነው። ምን ማለት ነው? ያለውንን አሜሪካ የምትፈልገውንም ሆነ ወይም ደግሞ የሊባኖስ መንግስት የሚፈልገውን ነገር የህዝቡላ ድርጅት አሻፈረች። እሱን ውስጥ ካላስገባውና ከእሱ ጥቅም ጋር የሚመጡ የእሱ ኃላፊዎች ደግሞ ኢራን ናቸው፣ ከእነሱ ጋር ንግግር ካላደረግ በፍጹም ከሊባኖስ መንግስት ጋር የምታደርገው ምናልባት በጊዜ ሂደት የሊባኖስን ጦር ሰራዊት በማጠናከር በህዝቡላ ድርጅት ደግሞ በተለያዩ ተቋሞች በኢኮኖሚ ሊሆን ይችላል፣ በምጣኔ ሀብቱም ሆነ በተለያዩ ጥቅሞቹ ከመጣህና በጊዜ ብዛት ማለት ነው። በአንዴ አይሆንም። ምክንያቱም የተደራጀ ኃይል አለው፣ ታጣቂዎች አሉት፣ ኃይሉን አደራጅቷል። በአንዴ ሊንበረከክ አይችልም። ግን በእንደዚህ አይነት ሁኔታ ካልመጣህበት ወይም ደግሞ ከላይ ያለችውን አራጊ ፈጣሪዋን ኢራንን ካላዳከምክ በስተቀር የህዝቡላን ድርጅት እንደፈለከው ማድረግ አትችልም። እና አሜሪካም ሆነች እስራኤል ወይም ሌላው የምዕራቡ ዓለም እስኪ ከሊባኖስ መንግስት ጋር ሰላም የሚለውን ሞክርና የህዝቡላ ድርጅት ቁን ይፈታል። ይሄ ዝም ብሎ ህልም ነው ማለት ይቻላል። አይሆንንም።
1: ለምን አንዳንዴ እኮ ኤጎ የምንለው ነገር አለ አይደለን? ያልኩት ይሁን አይነት ነገር ትተን ሰላም የሚያመጣ ከሆነ ሂዝቦላስ ቢጠቃልልና አብሮ ቢነጋገር ሰላም የሚመጣ ከሆነ ምን ችግር ነበረው?
0: አይፈልግም ሰጠኝ። አይፈልግም እኮ እሱ አይፈልግም። እሱ ምን እንደሚታቃል የህዝብላ ድርጅት እንዲያውም ይላል የሊባኖስ መንግስትና የምታደርጉት ታሪካዊ ስህተት ነው እኮ ነው የሚሉ። እንዲያውም እኔ ለጆዜፍ አሁን ለሊባኖሱ ፕሬዚዳንት እፈራለሁ ለህይወታቸው። በተለይ የውጭ ሀገር ደህንነት ጥበቃም የእኛም እስራኤልም ጨምሮ ከሱ ጀርባ የእሱን ደህንነት እንዲኖር እንዲያው አሜሪካም ተጨምሮ እነሱ እየጠበቁት እንጂ እስካሁን ድረስ እንዲያውም አለመግደላቸውም እኔ በጣም ይገርመኛል። ሊገሉት ይፈልጋሉ ከፈለጉ። ምንድን ነው ሁላ ድርጅት ሎ እናንተ የምታስቡት ትክክል አይደለም። ጠላት አለን፣ ጠላታችን በኃይል ነው ወይም ደግሞ የምንፈልገውን ነገር ካላገኘ በስተቀር በፍጹም ሰላም የሚለውን ነገር አንቀበለውም። አሁን እኮ ወደ ውስጥ ግባና ተደራደር ተብሎ እምቢ አላለም እኮ ህዝቡላ። እሱ ጭራሽ አልፈልግም እኔ በኃይል፣ ምክንያቱም ከላይ ያለችው ኢራን ነች አራጊ ፈጣሪዋ።
1: በሷ አማካይነት አይቻልም ወይ? አሁን
0: ይቻላል።
1: እንግዲህ አንዳንዴ የአሜሪካ ማካሄድ የእስራኤል ምልህ የተሞላበት ይመስላል። ሽብርተኛ ድርጅት የተባሉ ናቸው፣ አንደራደርም። በመጨረሻ ግን በእጃ ዙርም ቢሆን ተደራድረው እንደ ሀማስ ከተኩስ አቁም ስምምነት ደረስን ሲሉ እንሰማለን። በእጃ ዙርም ተደራደርክ፣ ፊት ለፊትም ተደራደርክ፣ በኢራንም በኩል ተደራድሮ አብሮ ሰላም የሚሆንበትን ሁኔታ መፍጠር እንጂ እስከ መቼ ነው በጦርነት ያናን አካባቢ ስናምሰው የምንኖረው?

0: ያውልህ ጥሩ ጥያቄ ሰጠኝ። አሁን ትልቁ ጥያቄ ለዛም ነው የአሜሪካ መንግስት አሁን ከኢራን ጋር እንደ መፍትሄ የሚያየው አሜሪካ የምታየው የኢራንን መንግስት ከኢራን ጋር ማለት ካለው ስልጣን ላይ ካለው መንግስት ጋር ምናልባት የቶክስ አቁም ስምምነት ተብሎ ወደ ሰላም እንኳ ባይገባም ግን በእንደዚህ አይነት ሁኔታውን ካረጋጋ ነው የህዝብላን ድርጅትም እግረ መንገዱን ማረጋጋት ይችላል የሚለው እምነት አለ። አሁን ለዛም ነው ኢራን በተደጋጋሚ የምትጠይቀው የእኛንን ህልውና ማለት ኢራን የምትፈልገውን ጥያቄ መልስ ካገኘች በህዝቡ ላይ ያለው ሁኔታ ማብሮ ይሄዳል። እኛ ጋር መፍትሄስ ካላገኛችሁ ድረስ በፍጹም ከዛም አልፎ በእስራኤል በስምምነቱ አሁን ኢራን ስትደራደር የሊባኖስ ጉዳይም ተጨማሪነት ውስጥ መግባት አለበት የሚሉትም እንዲሁ አይደለም። ምክንያቱም እስራኤል የምትፈልገው ምንድነው? ሁለቱን መገንጠል ትፈልጋለች። አሜሪካ ወደ ስምምነቱና ሁለቱን አንድ አድርጋ የመድ ፍላጎት ቢኖራት እስራኤል የምትልም ነው የሊባኖስ ተጨባጭ ሁኔታ ማለት የህዝብላን ድርጅት ከኢራን ጋር ማገናኘት አያስፈልግም አሜሪካን ትጠይቃለች። ምክንያቱም ከኢራን ጋር ነገ አሜሪካ ወደ ስምምነቱ የመድረስ ሁኔታ በእስራኤል በኩል ስጋቱ አለ። ወደዛም እየተቃረብን ነው። አሁን አብሮ የመዱ ሁኔታ የሊባኖስ መፍትሄ ሳይገኝ ማለት የህዝብላን ድርጅት እንዴት ነው እንደተፈለገው እስራኤል የፈለገችውን እቅዷን ሳታሳካ አብሮ የሚደመር ከሆነ እስራኤል ያው ከሰረች፣ ምንም ያገኝ ጥቅም የለም ማለት። ስለዚህ ሊባኖስን እንዳለ ሆኖ ለይታ ማየት ትፈልጋለች እስራኤል። አሁን ላልከው ኢራን ጋር ግን አሜሪካ መፍትሄ ካገኝ ከኢራን ጋር ያለን ጉዞ ምናልባት የህዝብላንድ ምክንያቱም ኢራን የምትጠይቀው ጥያቄ አለ የህዝብላንድ ድርጅትም ውስጥ መግባት አለበት። ተኩስ አቁም ሲባል እኛ ጋር ሳይሆን በሊባኖስ መቆም አለበት የሚል የኢራን በጣም ባንክሮ የሚጠይቁት አለ። ስለዚህ እስራኤል የምትፈልገው ሌላ ነው። የህዝብላንድ ድርጅት ደግሞ ጭራሽ የሚያዳምጠው አሜሪካንም አይደለም ማንንም አይደለም ማንንም አይፈር። እንዲያውም ከዛም አልፎ የእርስ በርስ ጦርነት በሊባኖስ ሊነሳ ይችል የሚል ስጋት ባለ ምክንያቱም በህዝብላንድ በጥቅሙ ከመጣ ምን ችግር አለ ከመጥፋት የማይቀርልኝ ከሆነ ማለት ባይጠፋም እንኳ ምዳከም አይነት ከሆነ ለምን ውስጥ የሆነ ነገር አልፈጥርም በሚል ሌላ ነገር ሊፈጥር ይችላል። ስለዚህ ይሄ እንትን ነው ይሉ ምንም መጨረሻው የማይታወቅ እንዲሁም ነገሩን ለማረጋጋት እንዲሞ ከዚህ ላይ መረሳት የሌለበት ሁሉም እምነት የለም አንዱ በሌላው ላይ እምነት የለም። አሜሪካ በእነዚህ በኢራንም ሆነ በህዝብላ በፍጹም እስራኤልን ቢሆን ደግሞ ተመሳሳይ አሁን እምነቱም ካለመኖሩ የተነሳ በቃል ቢነገሩትን ስምምነት የተኩስ አቁም የሚባለው ነገር መፍትሄ አይኖረው። ቁልፉና ዋናው ግን አሁን የተያዘው የትራምፕ እቅድ ከኢራን ጋር ስምምነት ከደረሰ ምናልባት ህዝብላ እግረ መንገዱ ተጠቃሉ እስራኤል ይጠቅማል አይመስለኝም። እነዚህ ሀገራት ደግሞ ለዘመናት ነው ሶስተኛ ዓመት አንድ ሺህ ቀናት ያለውን ጦርነት ይሁን ምንም ነገር በእንደዚህ አይነት ሁኔታውን ተኩስ አቁም ከተደረሰም ራሱ ህዝብላም ምንም ነገር ሳይሆን የተወሰነ ጉዳት ቢደርስበትም እንደገና ራሱን አጠናክሮ አይሎ ሊጠብቀን ይችላል። ኢራንን በተመሳሳይ ሁኔታ ጠላቶቻችን እንዴት ነው አሸንፉ ምንም እፍረት በሌለው አሸንፉ ማለት የሚቻልበት ሁኔታ
1: እዚህ ላይ አሁን በተለይ ኢራንንና ሂዝበላን መለያየት ያስፈልጋል የሚሉ የጦር መሪዎች አሉ። እንደው ይቻላል ወይ የኢራን መንግስት ለሂዝበላ ድርጅት የሚያደርገውን የገንዘብ የጦር መሳሪያ ድጋፍ ማስቆም ይቻላል ወይ? ምናልባት ወደፊት በኢራንና አሜሪካ መካከል መልካም ግንኙነት ከተፈጠረ እንደዛ ማድረግ ይቻላል ወይ? የኢራን አሁን ያለው መንግስትስ ከስምምነት ደርሶ ጸረ እስራኤል እንቅስቃሴውን ያቆማል ወይ?
0: ይኸውልህ ኢራን የህዝብላን ድርጅት አሳልፍ አትሰጥም። ሲጀምር እኮ ኢራን ለአራት አስርት ዓመታት ወደ 47 ዓመት ስልጣን ላይ ሲኖር የኢራን መንግስት ይህንን እዚህ ደረጃ እንደሚደርስ አስቀድሞ ያውቀዋልኝ። ምክንያቱም የሚፈልገውን መካከለኛው ምስራቅ ከዛም አልፎ ተከብሮና ተፈርቶ መኖር ስለሚፈልግ ይህን የኒውክሌር ጦር መሳሪያ እጁ ማስገባት የኢራን መንግስት ህልም ነበር። ያንን እዛ ደረጃ ለመድረስ ደግሞ የዓለም ሀገራት ስለሚቃወሙት እስራኤልን ጨምሮና ሌሎቹም ኦኬ የክፉ ቀን ማን ከጎኔ ይቆማል በሚል ለዘመናት በቢሊዮን ከዛም አልፎ በትሪሊዮን እንዲሁም ያላቸውንን ንብረት በከፍተኛ ሁኔታ በጦር መሳሪያና በደግ ጋፊዎቻቸው ላይ ከፍተኛ እንዴት ነው መዋለ ንዋያቸውን እዛ ላይ አፍሰዋል። ለክፉ ቀን ተብሎ ማለት የህዝቡላ ድርጅት አለ፣ የሁቲ አማጽያን አለ፣ ሶሪያ ውስጥ የሱ ደጋፊዎች አሉ፣ ኢራቅ ውስጥ የሱ ደጋፊዎች አሉ፣ ሌላም ቦታ እንዲሁም ገንዘብ በተለያዩ መንገዶች አሁን ይህንን ለዘመናት የሚመካበትን የክፉ ቀን ልጅ የሚለውንን የህዝብላን ድርጅት ኢራን በምትደርስበት ስምምነት አሳልፈ አትሰጠው። በፍጹም አይሆንምም። ምክንያቱም ይውል ስለ ኢራን ስምምነት ሲጠየቅ ቶሎ ብላ ምትል ምድ የህዝብላን ድርጅትም ያጠቃልላል ለምትለው ኢራን ምክንያቱም አብሮ ነው የሚሄደው የቦታና የመልክዓ ምድር ልዩነት እንጂ ልክ የኢራን ካጠገብ ያለ የኢራን የጦር ሰራዊት ማለት ነው። ስለዚህ ለጠየቀው ጥያቄ ሁለቱንን መገንጠል አይቻልም። ግን ምናልባት ስምምነቱ ሰምሮ ማለት ነው አሁን እንግዲህ አሜሪካ መንግስት ከኢራን ጋር እንደውም በሚከተለው ሳምንት ምናልባት የመጀመሪያውን እንደ ሐሳብ ደረጃ ማለት ነው ስምምነትና በቀጣይ የሚነጋገሩበት ሁኔታ ወደ 14 አንቀጽ ያዘነን በዛ ዙሪያ የሚነጋገሩበት ሁኔታ አለ። አሁን እዛ ውስጥ ኢራንን ካሳመኑ ማለት እንዴት ነው ስምምነቱ ከተደረሰና የተኩስ አቁም ስምምነት የሚደረስ ከሆነ የሊባኖስን ተጨባጭ ሁኔታም ያካትታል። ኢራን ከተመቻተና ኦኬ ሰዓቱ አሁን ነው ተኩስ አቁም የሚካመነችበት የህዝብላን ድርጅት አድርግ ስትለው ያደርጋል አድርግ ስለው ታዛዥ ነው። በእንደዚህ አይነት ሁኔታ ያው ነጥላ ሳታየው ሳትገነጥለው ማለት ነው አንድ ላይ አብሮ መጓዝ ይችላል ማለት እስራኤል እንደማትፈልገው ሳይፈልገው ሁለቱን ነጥለው ማየትና የአሜሪካን ጥቅም ለማስጠበቅ ሲባል አሜሪካ መንግስት ከሚያደርገው ከኢራን ጋር ስምምነት ባይዋጥላትም እስራኤል ያው መቀበል አለባት የአሜሪካን ትዕዛዝ። የህዝብላን ድርጅት ግን ከዚሁ ካጠገባችን ማለት ነው እንደፈለግ ነው ያው ውጤት እስከሚያስገኝ ድረስ እንግዲህ ይበልጥ ደግሞ የሀገራችን የሰሜን ክፍል ሰላም ቀጠናው ማለት ነው ሰላም እንዲሰፍንበት ለማድረግ ለይታ መትፈልጋለች ሳስበው አብረው እንዲሆኑ ነገር ናቸው። ደግሞ መጨረሻ ላይ ምናልባት ከተሳካ የአሜሪካ እቅድ የህዝብላን ድርጅት የሊባኖስ ተጨባጭ ሁኔታ እዛ ደርሶ ያው አንድ ላይ ይታያል ብዬ አስባለሁ። እዛ እንደርሳለን አላቅም የአሜሪካን የኢራኑ ምክንያቱም በየደቂቃው የተለያዩ ነገሮች
1: በሳምንቱ መጨረሻ አካባቢ ልንፈራረም እንችላለን ተቃርበናል ብለው ነበር ፕሬዝዳንት ትራምፕ። የሳቸውም መግለጫ በየቀኑ ግራ ያጋባና ለየትኛውን እንመን የሚሉ ሰዎች አሁን በስተዋልና እንዴት ነው የአሜሪካን የኢራን ጉዳይ?
0: አሁን ያለው መረጃ ለተቁም አሁን ባለንበት አሁን ትናንት ማታ ስንተኛ የሰማነው ሌላ ነው ዛሬ ጧት ተነስተን የምናየው። ኢራን ወደ ሆርሙዝ አካባቢ የላከችው የካትባም ወይም ደግሞ ያለሰው አብራሪ ያው ለጉዳት ምትልከዋለ የአሜሪካ ጦር ኃይል ያከሸፈበት ሁኔታ አለ። ሊባኖስ ብቻ አይደለም በኢራንም አሁን ግርግሩ እንዳለ ነው ማለት ወደ ተኩስ አቁም የሚባለው ቢኖርም ግን ሁለቱ ሀገራት አሁንም አንዱ ሙከራ ሲያደርግ አንዱ የማክሸፍ ሁኔታ አለ። ውስጥ ለውስጥ ግን ይህ የዲፕሎማሲ ስራ እየተሰራ ነው። አሁን ምንድነው ኢራን የምትጠይቃቸው ጥያቄዎች አሉ። ሲጀምር ይሄ የኒክቶር ጦር መሳሪያ ግንባታን በተመለከተ እንዲያውም በኢራን የዜና አውታሮች ማለት ነው አዎ ከናካቸው የኒክቶር ጦር መሳሪያ ላታመርት ኢራን የምትስማማበት ደረጃ እንደደረሰች እንግዲህ የሚታይበት ሁኔታ ካሁን በፊት አልፈልግም አልቀበለውም ትል ነበር። ታስታውስ ከሆነ ባለፈው አመት ያንዋር ወር ላይ ጀነሪ ላይ ያጣላቸውና እስራኤልና አሜሪካ ወደ ጦርነት የገቡበት ዋናው ምክንያትም አሜሪካ ለጠየቀች ጥያቄ ኢራን አልፈልግም አልቀበልም ስላለች ነው። ያም ይህን የኒክዶር መሳሪያ ግንባታ ያንን ምርቱን በይበልጥ ደግሞ ይህን ወደ 60 ኪሎ ግራም የሚሆን ወደ 450 ኪሎ ግራም የሚሆነውን ኡራኒየም አሳልፎ መስጠትና መደምሰስ የሚለውን ተጨባጭ በዛ ዙሪያ በዚህ አትምጡብኝ ያለችው ሁኔታ አለ። እንደገና የባሊስቲክ ሚሳይል ማምረትን በተመለከተም አሁን ግን ከዛ በመውረድ ኢራን ኦኬ ለቶክስ አቁም ስል እንግዲህ አቅሟን በመፈተሽ ነው ምንም እንኳ አሁንም ኃይሉ አለ ብትልም ግን ውስጥ የኢኮኖሚ ችግርም ስላለባት የአሜሪካን ሀሳብ የተቀበለችበት ሁኔታ አለ። ምን ማለት ነው? ምናልባት ኢራን ይህን የኒክቶር ጦር መሳሪያ ግንባታውን በተመለከተ ይህንን ወደ በቃ አላመርትም የምትልበት ሁኔታ ከሆነ ወደ ስምምነቱ ሊካሄድ ይችላል። አሁን ይህ ማለት ግን የምጠየቀው ጥያቄ ምንድን ነው? ኢራን የተያዙባት በውጭ ሀገር የተያዘባት ገንዘብ አለ ወደ 24 ቢሊዮን ዶላር። እንደውም ቅድም አንተ ዜና አወጃ ላይም ሰምቻለሁ የተባበሩት አሚሬዎች ራሱ ወደ 10 ቢሊዮን ዶላር አሳልፈው ሰጥተዋል አልሰጡም። እንዲሁም ወደ 3 ቢሊዮን ዶላር የሚሆነው እንኳን ለኢራን መሳብ እንደምትችልና እንደተፈቀደላት ይህን አሚሮድ አስተባብሏል አልጨራሽ አልሰጠንም የማለት ሁኔታ ምን ማለት ነው? ኢራን የገንዘብ ችግር ስላለባት ይህ ገንዘብ እንዲለቀቅላት፣ ሌላው በደረሰባት ጦርነት በቀጣይ ወደ 300 ቢሊዮን ዶላር እርዳታ እንዲሰጥና ኢራንን እንድትገነባ ደግሞ ስምምነቱ ነው። ሌላው የሆርሙዝን የባህር ወሽመጥ በተመለከተ አራጊ ፈጣሪዋ ኢራን እንጂ አሜሪካ ጣልቃ እንዳትገባ ተመልከት እንግዲህ ከዛም አልፎ በኢራን የውስጥ ጉዳይ የሀገሪቱ ማንም የአሜሪካ መንግስቱ ማንም ጣልቃ መግባት የለበትም አራጊ ፈጣሪዎቹ እኛ ነን። የኢኮኖሚ ቀድ ያልኩ እንግዲህ እንዲነሳለት የኢኮኖሚ ማቀው ማለት ነው። እንደገና የነዳጅ ምርቷንም እንደፈለገች መሸጥ ምን ማለት ነው? ጦርነቱ ተረስቶ የደረሰው ጉዳት ተረስቶ ኢራን እንደገና እንዲያውም ራሷን ኃይሏን ጨምራ ማለት ነው መምጣት ማለት ነው። አሁን ይህን ስምምነት በአንድ በኩል የኒክዶር ጦር መሳሪያ ግንባታውን ከዚህ የለሁበትም ይህን አላመርትም ካለች እስራኤል የምትፈልገው ይህን ስለሆነ ኦኬ ምናልባት ተቀባይነት ሊኖረው ይችላል። የአሜሪካ መንግስትም እንደ ውጤት የሚያዩ ይህን አንድ አንቀጽ ብቻ ነው። ከዚህ ውጭ ግን የባሊስቲክ ሚሳይሎችን ማምረት በተመለከተ ምንም ስምምነት ውስጥ የለም ሰጠኝ። ሌላው ኢራን ለምታደርጋቸው ለግብረ አበሮቿ እንደ ሁቲ ማማጽያንና የህዝብና ድርጅት የምትሰጠውን ድጋፍ በተመለከተም በፍጹም በዚህ ዙሪያ ምንም ነገር አይነገርም። ስለዚህ ብዛት ካላቸው አንቀጾች አሁን የምትፈልጋቸውን ነገሮች አሜሪካ ከፈቀደችና ወደ ስምምነቱ ከተሄደ አሜሪካን ወነጭ እስራኤል እንግዲህ ያው ያደረግነው ጦርነት በፍጹም ምንም ትርጉም እንደሌለው ማለት የተከሰረው ክሳራ ነው። በፍጹም ኢራን ግን ይሄው እንደው ጎበዞች ናቸው ይባላል። በድርድር በጣም ጎበዞች ናቸው ይባላል። የፈለገውን ነገር አገኙ ማለት ነው። ባጫመረኛ ምን ማለት ነው? ትራምፕ ለስንት አመት ይቆያሉ ስልጣን ላይ? 2 አመት። በዛ ቢባል ከሁለት አመት በኋላ ስልጣን ላይ ይያሉ። የሚመጣው መንግስት ዲሞክራት ከሆነ ጭራሽ ነገሩ ተቀየረ ማለት ነው። ሪፐብሊካንም ከሆነ እንደ ትራምፕ እስራኤል ወዳድ ስለማይሆኑ አሁን እንደምንደው ሁኔታ ላይ ሄድ ይችላል። ሌላው ነገሮች ቀያሉ። ኢራን ግን እግረ መንገዱን ኦኬ ለጊዜው ይሄን ንኩለር መሳሪያ ከማምረት ልቆጠብ በሚል በጣም አርቆ ከመሰማ ማለት ነው አለመጥታት ነው የሚፈልገው ከስራአቱ አለመውጣት። የእስራኤል ፍላጎት እኮ የኢራን መንግስት መደምሰስ ነበር። እንደውም ፈጣይ ዛሬ የሚወጡትኝ CNN አሁን ብዛት ካላቸው ምንጮች አገኘውት ብሎ አሁን ይፋ ያደረገው መረጃ ምንድነው የሚለው ኢራን እነዚህን ነን በይበልጥ ደግሞ የኡራኒየም የተደበቁበትን ነን እንደ አፍያን እንደ ቡሸርና ሌሎችን ወደ 3 የሚሆኑ ማዕከሎች ዘካባቢ መግቢያውን እንዳይገኝ ማለት ነው መግቢያውን ተራራ ላይና ምድረ በዳ ውስጥ የተደበቁ የተበቀ ነው ዛሬ የተቆፈሩ የተሰራ ነው እሱነን ራሷ ኢራን እያፈነዳችው ነው መግቢያ እንዳይኖር ማለት ማንም እንዳይገባበትና ያንን ቦታ ከዛ በኋላ የምትፈልገው ምንድነው ኢራን ያው በፈልግ መስጠት በፈልግ ማሳለፍ አላገኘሁትም ብሎ እንግዲህ ለመናገር ነው። እና ዘካባቢ ሌሎች ጠላት ሀገራት አሜሪካና እስራኤል ወደ ውስጥ ገብተው ይሄን በጃቸው እንዳስገቡት ከፍተኛ የሆነ ስራ እንደሰራችና ዋሽ ሰዎችን እንደ ደፈነታቸው የሚነገርበት ሁኔታ አለ። ምክንያቱም አርቆ ከመሰብ ነው ነገን ግዜ ከግዜ ግዜ ግዜ ከማለት እንግዲህ ስልጣን ያለው መንግስት ቦታውን ሲለቅ ኢራን ይገረሰሳል የተባለው ኢራን መንግስት ማለት ነው እንዲሁም ኃይሉ ይመጣል ማለት ነው። ይህ ሁኔታው ተደምሮ መጨረሻ ላይ ወደ ኢትዮጵያ ወስደናል። ያው ወደ ድምጣላንም 3ኛ አመት ያስጠጋው ጦርነት የእስራኤል አሸናፊነትና እንዳሽ ምትታየው የነበረው ስልጣን ያለው መንግስት ቢወድቅና የፈለገችው ነገር ቢሳካ ነው። በፍጹም እስካሁን ስናየው ግን በእስራኤል በኩል በፍጹም የመጣ ምንም አይነት ውጤት የለም። አሜሪካም እንዲሁ ደግሞ ምክንያትም አለው። አሜሪካ ማትፈልግ ማለት ወደ ሰላም የምትሄድበት የራሷ የውስጥ ችግር ስላለባትና ዶናልድ ትራምፕ ተላዩ ተጽሞ ስላሉባቸው ህዝቡ ስለማይፈልገው ጦርነቱ ሌሎች ምክንያቶች ተደምረው ሳንፈልግ በውድ ወደ የቶክስ አቁም ስምምነቱ ሳናዳንቀር።
1: አዎ እንግዲህ አስቸጋሪ ነው። እንደው ባጭሩ ማጠቃለያ
0: ያው እንደ ሰጠኝ አሁን ከኢራን ጋር ያለው ተጨባጭ ሁኔታ ምናልባት አሜሪካ ከራሷ ጥቅም ጋር በተያያዘ ከኢራን ጋር ወደ ስምምነቱ የመድ ሁኔታ እንደማትበው ከሆነ አይቀሬ ነው። እንደውም እኔ በተደጋጋሚ ያው እናንተ ስትጠይቁ የምናገረው ነገር ነበር የአሜሪካ መንግስት ይሄንን ጦርነት ወደዚህ ጦርነት ውስጥ ሲገባ የኢኮኖሚ ጦርነት ነው ነበር። ምክንያቱም የተወሰነ ገንዘብ ወጪ አድርጎ ግን ብዛት ያለው ገንዘብ ለመቀበል አንዳንዴም ኮድራን ትራፊ ይናገራሉ ቦታውን እንደውም ከሁለት ቀን በፊትም የሐራጅንና ሌሎችን ሴቶች ማለት ነው የኢራን የነዳጅ ምርት ማምረቻ ለማከመት ያን በመቆጣጠር በእጁ ለማስገባት ልክ ቬኔዙዌላ እንደዛ ነበር ነው ግምቴ። አሁን ሳስበው ግን ሌሎች ተጽኖ በውስጥ ተፈጠረበትና ትራምፕ ወደ ቶክስ አቁም ስምምነቱ ዳርዳር የማለቱ ሁኔታ ይታያል። እስራኤል ይሄን ነገር በከፍተኛውን ተጥቃወማለች አትፈልገውም ግን ወደዛ ሳነድ አንቀርም። እዚህ እንግዲህ ቀደም እንዳልኩት የኢራንን የማሸነፍ የበላይነት የሚያሳይበት ሁኔታ ትልቁ ነገር ግን ኢራን እንደ አባይ ትረስ ነው ምነግር በሌላ ሰፊ ጊዜ ስኖ እንወያይበታለን። በከፍተኛ ሁኔታ መካከለኛው ምስራቃው እያሰጋ ያለው ግን አንዳንድ ተንታኞች አንዳንድ ምሁሮች እንደሚጽፉት ከሆነ የቱርክ ወደ አካባቢያችን መምጣት ሁኔታ በጣም እስራኤል በከፍተኛ ሁኔታ እያሰጋ ነው። ያለ የሌለ ኃይላችን አሁን ከኢራን ጋር ነው ጦርነቱ። ግን ቱርክ ያውልክ ካሁን በፊት ከሺዓ ማህበረሰብ ጋር ነበር ጦርነታችን ማለት ህዝበላም ኢራንም በለው ኢራቅ ውስጥ ያሉትም ሌሎች ተደምረው ሁቲ ማማጥያ ነው። አሁን ግን ያለው ከሱኒ ማህበረሰብ ዛት የእስልምና እምነት ተከታዮች እንግዲህ ከተማና ከመቶ እጅ በላይ ከሚሆኑት ምን ማለት ነው እንደ ሳውዲ አረቢያ ከፓኪስታን ጋር የጦር ቃል ኪዳን ተፈራርመዋል። ፓኪስታን ማለት የኒክቶር ኦመስታራ ባለቤት ነች። እንደገና ግብጽም ራሱ ቆይታል ተደምር ይችላልች ቱርክ እነዚህ እንግዲህ አንድ ላይ በመሆን እስራኤልን በካከለኛው ምስራቅ የበላይነት እንዳይኖራት እጅና ጓንት በመሆን የሚያስቡት ነገር አለ ይባላል። ይሄ ደግሞ እንዲሁ አይደለም የመነጨው የእስራኤል መንግስት ከግሪክና ከቆጵሮስ ጋራ የጦር በሜዲትራኒያን ባህር አካባቢ የጦር ካምፕ ለመገንባትና ኃይላቸውን አንድ በመጥምር ጦር ለማስቀመጥ ይፈልጋሉ። እንዲሁም ከወዲሁ እንደሚናገረው ከሆነ እስራኤል ወደ 1000 የሚሆኑ ጦር ኃይሏን ግሪክም ተመሳሳይ ቆጵሮስ ወደ 2500 የሚሆኑ ወታደሮችን የጦር የባህር ኃይል ምድር ጦርና የአየር ኃይልም ቦታው በማስቀመጥ መካከለኛው ምስራቅ መቆጣጠር በሚል ይሄን ቱርክ አስቀድ ማስተረዳችሁ ይሄን ለማንቆላሸት ስትል ከደሎች ሀገራት እሷን ከቢመስሉ ሀገራት ጋር በመሆን እንደነ ሳውዲያ ፓኪስታን ለምሳሰሉት እንደ ይሄ ነገር ይታያል። ሌላው የቱርክ ፕሬዝዳንት አርዶዋን ባሳለፍነው ሳምንት የተናገሩት ነገር አለ። እስራኤል በሊባኖስና በሶሪያ ምትወስደውን ነጻ የሆነ የአየር ጥቃት ማቆም አለባት። ምን ማለት ነው? ቱርክ ሶሪያ ውስጥ እጇን ማስገባት ትፈልጋለች። እንዲያውም የጦር ሰፈሮችን ካምፖችን በመስረትና እዛ ላይ እጇን ማስቀመጥ ትፈልጋለች። የእስራኤልን እዛ አካባቢ እንደፈለገች እርምጃ የመውሰዱን ቱርክ አትፈልግም። ስለዚህ አሁን ቆይቶ የሚጠብቀን ይህ ሰላም የሚለው የተኩስ አቁም ስል ከደረስን በኋላ ሰጠኝ ቆይተን የምነጋገርበት ርዕስ ምንድን ነው? ቱርክና አካባቢዋ ከእስራኤል ጋር መካከለኛው ምስራቅ ወደ ላቀጥና ውስጥ የማስገባት ነው። ይህም ደግሞ መጨረሻ ላይ የሚመልሰ ምንድን ነው? ዞሮ ዞሮ ታላቁ ሀያሏና ስትፈልግ ከኛ ጋር ትሆናለች፣ ሳትፈልግ የራሷን ጥቅም ታስብ ብቀው አማላጁን የምትቀርበው ማነች? አሜሪካ ነች። እና አካባቢያችን አንድም ቀን አይረጋጋም በሚያሳዝን ሁኔታ ሰብ
1: በጣም ያሳዝናል። እንግዲህ ወደፊቱን እና ያለን በጣም ነው። እናመሰግን። ሰላም ቀን።
0: አመሰግናለሁ። ቻው። አመሰግናለሁ።

ጤና ይስጥልን ክቡራትና ክቡራን ያምደ መዝናኛ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የመዝናኛ ዝግጅታችን ማቅረብ ጀመርን። ዛሬም እንደተለመደው እናንተን ያዝናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። የህይወት ውጣውረድ ላንድ ሰው ብቻ አልተዘጋጀም። ህይወት የምልልስ መንገድ ነች። የከፍታውና የዝቅታው መንገድ ምልልስ፣ የመጎዳትና የመንጻት ምልልስ፣ የመሰበርና የመጠገን ምልልስ፣ የማዘንና የመደሰት ምልልስ። ስለዚህም ነው የነዚህን ምልልስ አይቀሬነት ተገንዝቦ ችግሮችን ከማጉላትና በደስታም ጫፍ ከመንካት መቆጠብ አስፈላጊ ነው የሚባለው። ይዝቅታ ጊዜያት ወይም ደግሞ የመረበሽ ወቅቶች የሚባሉት የፍራቻ፣ የሐዘን፣ የመገለል፣ የመጎዳት፣ የመቸገር፣ የመሰቃየትና አስጨናቂ ጊዜያት እንዲሁ መጥተው የሚሄዱና የተለመዱ የሚባሉ የህይወት ክስተቶች ናቸው። ብቻህን መፍታት ያልቻልከው ችግር ካለ እርዳታ ጠይቅ። እንቅልፍ የሚነሳህ አስጨናቂ ሐሳብ ካለብህ ለልብ ወዳጅህ ተንፈስ በል። እንደ ከባድ ጭነት የከበደ ሸክም ካለብህ ለፈጣሪህ አወየው፣ በርሱ ላይ ጣለው። አዎ ጀግናዬ፣ ችግር አንተን ብቻ መርጦ አልመጣም፣ ላንተ ብቻም አልተዘጋጀም። አንተ ላይ ስለሆነ ብቻ ታምርና የማይሆን አይነት ነገር እንዳይመስልህ። ማንኛውም ሰው እንደሚወድቀው ትወድቃለህ፣ እንደ ማንኛውም ሰው ትሰበራለህ፣ ተስፋ ትቆርጣለህ፣ ታዝናለህ፣ ማንም እንደሚሆነው ትከዳለህ፣ ትናቃለህ፣ ትገፋለህ። ይህ ሁሉ ግን አንተ ላይ ብቻ የተከሰተ እንዳልሆነ አስታውስ። በሰውኛው ባህሪ ለብቻ ከፍ ማለት እንጂ ለብቻ መጎዳትን አንወድ ይሆናል። ነገር ግን የሰውነት ማንነታችን ማለፍ የሚገባንን አስቸጋሪና አስከፊ ጊዜም እንድናልፍ ያደርገናል። በውስጣችን የገነባነው ጠንካራው ስብዕና ወደፊት ያሻግረናል። አዎ የሆነብህ የደረሰብህ እየሆነብህ ያለው ሁሉ አዲስ እንዳልሆነ አስተውል። አመጣጡ ያንተ መዳረሻ እርሱን አልፈህ እርሱን ተሻግረህ የምትደርስበት መሆኑን ለማስገንዘብ እንደሆነ ወቅ። መጨነቅህ፣ ማዘንህ፣ ተስፋ ማጣትህ አዲስ አይደለም። ሰው ነህና ከነዚህ ከባድ ሁኔታዎች መንጻት አትችልም። ከመጡ በኋላ ግን ማንጻትና ማስተካከል ትችላለህ። ከነርሱ ነፃ መውጣት ትችላለህ። በነገሮች መበላሸት አትደነቅ። በቅድህ አለመሳካት አትረበሽ። የሚያስጨንቁና የሚያናድዱ የህይወት አጋጣሚዎች የውድቀትና የበታችነት ስሜት አይሰማህ። ብዙ እንቅልፍ አልባ ምሽቶችን ማሳለፍህ፣ እረፍት አልባ ጊዜያት ውስጥ መገኘትህ የማይታመን ከሆነና ይበልጥ ጫና ውስጥ ከከተተህ ማመንና መቀበልን የመጀመሪያ አማራጭህ አድርገው። ለብቻ የመብሰልሰልን፣ በውስጥ የመያዝን፣ በጉዳዩ ዙሪያ መነጋገር መፍራትን እንደ መፍትሄ መቁጠር አቁም። ከአንተ ችግር በላይ አሳልፈው ዛሬም ደስተኛ የሆኑ ሰዎች እንዳሉ አስታውስ። እንዲያልፍ የፈቀድክለት የትኛውም ከባድና አስቸጋሪ ጊዜ ያልፋልና ነገሮችን በማካበድና ብዙ በመጨነቅ ስሜትክንና ጊዜህን አታባክን። ይህ ለሁሉም የሚደርስ ነው፣ ለሰዎችም አካፍል። የጽሑፉ ምንጭ ምክረ አእምሮ ለተሻለ ነገ። ብዕር ገደል ይግባ ከእውነት ጎን ቁሞ ግፍን ካልሞገተ፣ በተበዳይ ሚዛን ሰፍሮ ካልዘመተ። ጥበብ ገደል ይግባ ብዕር ይሰባበር፣ ከግፈኞች ጋር በሐሰት ከሚያብር። ከእናት ጎን ቁሞ ግፍን ካልረገጠ፣ ለእህት ተከራክሮ ፍትሕ ካላሰጠ። ለእህት እምባ ስቃይ ቀድሞ ካልደረሰ፣ የግፈኛን ድልድይ ካላፈራረሰ። ጥበብ ምን አባቱ ብዕር ገደል ይግባ፣ መፍትሄን ካላመጣ ለምስኪኖች እምባ። ደራሲ ስንታየሁ ሀብታሙ።

ዋጋህን ጨምር ያመለጡህን ድሎች ርሳቸው የሳትከውን ቅድርሳው ያመለጥህን አጋጣሚ ደጋግበህ ማሰብ አቁም አንድ የገባህ ነገር ካለ እርሱን ይዘህ እስከ መጨረሻው መጓዝ ተለማመድ በየመሃሉ የሚያጋጥሙህን እንቅፋቶች ብዙ ትኩረት አትስጣቸው ውስጥህ ካለው ትልቅ ነገር ያንድ ቀን አሉታዊ ንግግር ወይም ያልተገባ ተቃውሞ እንዲረብሽህ አትፍቀድ ሁላችንም ስለውሏችን ማሰብ ካልቻልን ለአካባቢያችን ካልተጠነቀቅን የምንሰማውን ካልመረጥን ለምናየው ካልተጠነቀቅን ስብራታችን ማብቂያ አይኖረውም ዘወትር ጀምሮ ማቆማችን ይቀጥላል በየመሃሉ በሚመጣው ድካም ዋጋ መክፈላችን አይቀርም እቅድህ በምትኖረው ህይወት ግብህን ባስቀመጥክለት ራስክን በሰጠህለት በጥንቃቄ ለምትመራው ህይወት አጋጣሚ የተባለ ነገር እቅድህን እንዲያበላሽና መንገድክን እንዲያስትህ መፍቀድ አይኖርብህም አዎ ባስተሳሰብህ በይታህ በተግባርህና በውሎህ ዋጋህን ጨምር እሴት ያለው ህይወት መኖር ጀምር ሰዎችን መጥቀም ስትፈልግ በልበ ሙሉነት አድርገው ውስጥህ ለመልካም ነገር ሲጓጓ ሄደህ ከውነው ሰላም እንደሚሰጥህ የተሰማህ ነገር ካለ አጥብቀህ ክፋበት ንቃትህ ለጊዜው ቢሆንም ፍላጎትህ ግን ሁሌም እንዲገፋህና እንዲያበረታታህ አድርግ በቅድሚያ ያንተን ምርጫ አምታከብረው አንተ እንጂ ሌላው አይደለም ማንም የሚበጅህን የሚያውቅልህ አካል የለም ለራስህ ራስህ እንደምታውቅ ለራስህም ብቁ እንደሆንክ ማሳየቱ ያንተ ድርሻ ነው በተወሳሰበ ስብዕና ባልተገለጠ ማንነት በተሸፈነ አስተሳሰብ ሳይሆን ቀላል ግልጽና ብርቱ በሆነ ማንነት ራስክን አሳይ አዎ ራስን ያወቀ ዋጋውን ያውቃል የሚገባው ስፍራ የት እንደሆነ በሚገባ ይረዳል ዋጋህን ስትጨምር ውሎህ ይቀየራል እሳቤህ እርምጃዎችህና ንግግርህ ሁሉ የተለየ ይሆናል ውሳኔ በሚያስፈልጋቸው ጉዳዮች ላይ አላስፈላጊ ጊዜህን አታባክን በሚወረወሩብህ ጥቃቅን ጠጠሮች ማንነትክን አትገምት በሚሰጡህ አሉታዊ ስያሜዎች ስሜትክን አትረብሽ ማንም ያንተን መንገድ መሄድ እንደማይችል አስታውስ ይብዛም ይነስም በልክህ ብዙ ጣውረድ አልፈሃል ተፈትነሃል ዋጋም ከፍለሃል ይህን በማድረግህም በየጊዜው ዋጋህን እየጨመርክ ትመጣለህና በራስህ ለመኩራት ምንም አይነት ውጫዊ ማረጋገጫ አትፈልግም በራስህ ምርጫ ማደግክን ቀጥል ዋጋህንም በየለቱ ጨምር የጽሑፉ ምንጭ ምርጥ ጽሑፎች ፍቅርሽ ነው ለትላንቱ ብርሃን ለጸዳለ ውበትሽ አገር ለሚያረደው ለናትራን አንገትሽ ቀልብ ለሚስበው ኮከብ መሳይነሽ ለጸደይ ትዝታሽ ለሰገነት ቦታሽ መስካሪ ያሻ እንደሆን አለሁኔን ጥሪኝ ቃላትን ብትረሺ በዝምታሽ አውሪኝ ለአይነሽ ባልገለጥ በንቅልፍሽ አልሚኝ ቢደርቅ ቢሰነጠቅ ቢወይብም ዛሬ ግድ የለም ይዳብሰኝ እሬቱ እንዲጥመኝ እድናለሁ ያኔ ከንፈርሽ ሲስመኝ ደራሲ ቶማስ አጸደ

የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ለተቀላላው ቀጥ ይሆናሉ ብለን ያሰምናቸውና ስናነብ ያገኘናቸውን የታዋቂ ሰዎችን አባባሎች ዝንቀርባለን። ዝናህን ለመገንባት 20 ዓመት ይወስድብ ይሆናል። ዝናህን ለማበላሸት ግን 20 ደቂቃ በቂ ነው። ይህን ጉዳይ ካሰብክ ነገሮችን በተለያዩ መንገዶች ታከናውናቸዋል ይላል ዋረን በፌት። ሌላው ፍርድ ቤት በተወሰኑ ዳኞች የተገነባ ሲሆን የዳኝነቱን ስራ የተሻለ ጠበቃ ላለው ሰው መፍረድ ብቻ ነው። ሮበርት ፍሮስት የራስን ስሜት መቆጣጠር አለመቻል አቅጣጫ ጠቋሚ በሌለው መርከብ እንደመጓዝ ነው። ማህተመ ጋንዲ ተኩላዎች ዳኞች ሆነው በተሰየሙበት ችሎት የበጎች ቀጣይ ጣፈንታ ምን ሊሆን እንደሚችል ለመገመት አዳግትም። ይዲሽ ሀብታሞችን ድሃ በማድረግ ድሆችን ሀብታም ማድረግ አይቻልም። ዊንስተን ቸርችል ሐሳባቸውን መለወጥ የማይችሉ ሰዎች ምንም ነገር ሊለውጡ አይችሉም። ጆርጅ ቢናርድ ሾው ብልህ ሰው አንድ ቃል ሰምቶ ሁለት ይረዳል። የውዳያን አባባል ብዙ ጊዜ ብቻህን መሆን ካልቻልክ ከሌሎች ጋር ያለህ ግንኙነት ሁሉ የውሸት ነው። ይሄ ብቻኝነት ግን ለመሸወድ የምታደርገው እንጂ ሌላ ነገር አይደለም። ኦሾ በአቋሙ የጸና ሰው ከሆንክ አቋምህን ሊያስቀይሩ ከሚጥሩ ሰዎች ጋር አንገት ላንገት ተናንቀህ የክብር ሞት ትሞታለህ። በተቃራኒው አቋም የሌለው ወላዋይ ከሆንክ ደግሞ በጌቶችህ መዳፍ ስር ወድቀህ በየቀኑ የቁም ሞት ትሞታለህ። ባልዛክ መጥፎ ሐሳቢ ሰው በየትኛው ማጋጣሚዎች ችግሮች ይታዩታል። መልካም ሐሳቢ ግን በችግሮች ውስጥ መልካም አጋጣሚን ያማትራል። ዊንስተን ቸርችል በምስጋና የተከፈተ ዘመን አስደሳች ነው። በጸሎት የተከፈተ ቀን መልካም ነው። በእምነት የሆነ ኑሮ ረፍት ነው። በይቅርታ የሆነ ጓደኝነት ዘላቂ ነው። ቢኖዳ ህልምና ምኞት በሌላቸው ሰዎች መሃል ታላቅ ከመሆን ይልቅ ህልምና ምኞት ባላቸው ሰዎች መሃል ደካማ መሆንን እመርጣለሁ። ካኽሊል ጅብራን የጽሑፉ ምንጫችን የታሪክ ማህደር። እኔ ለኔ ዋንጫ መሬት ላቅና ብዬ የድሜን ወረት ስኳትን ያልነበረን አውሬ ሳድን በሰው ቋጠሮ ስባክን የማይደፈን ንቃቃት ስለስን ለማይዛመደኝ ስባዝን የደነደነውን አለት ሳርስ የረቀቀውን ሳደነድን የማይነጋ ህልም ሳልም የማያድግ ችግኝ ሳርም የማይድን በሽታ ሳክም የዘመን ደዌ ላስታምም የማይሰማ ወጭት ጥጅ እፍ ስል የከሰመ ፉም ውርዴም ይፈወሳል ብዬ የሰው ከክ ስዘመዝም በሰው ቁስል ከመቁሰል በቀር በሰው ሸክም ከመዛል በቀር እኔ ስለኔ ኑሬ አላውቅም። እኔ ለኔ ኑሬ አላውቅም። ደራሲ ሎሬት ጸጋዬ ገብረመድን።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። በፕሮግራማችን ትንሽ ትምህርት እንዳገኛችሁና ዘና እንዳላችሁ ተስፋ እናደርጋለን። የዛሬውን የመዝናኛ ፕሮግራም አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን። የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ እንግዲህ 3 ደቂቃዎች አክል ይቀራሉ። አንዳንድ ወቅታዊ የሆኑ ዘገባዎችን እናቀርባለን። በተለይ በኤላት ከተማ በባህር ኃይሉ የጀልባዎች መካከል የተኩስ ልምምድ ልውውጥ ነበረና ይሄ እዛ አካባቢ የሚገኙትን ሰዎች ትንሽ ግራ እንዳጋባ ነው። የመከላከያ ሰራዊቱ በሰጠው መግለጫ ምናልባት የተኩሱን የተለመደ የታቀደበት ነው ግን ያለው የወቅቱ የአየር ንብረት ሁኔታ ከፍ ያደርገው ይመስላልና ሌላ የተለየ ነገር የለም፣ የተለመደ አሰራር ነው የጦሩ ያለበትን ሁኔታ ሰምተናል። ሌላው እንግዲህ የ2006 ዓመተ ምህረት የዓለም ዋንጫ ተጠናክሮ እንደቀጠለ ነው። እንደምናስታውሰው ሐሙስ ምሽት ነው የጀመረ ጨዋታው ቀጥሏል። አስተናጋጅ ሀገሮች አሜሪካ፣ ሜክሲኮ እና ካናዳ ጨዋታ አድርገዋል። በተለይ አሜሪካ እና ሜክሲኮ አሸንፈዋል፣ ካናዳ አቻ ወጣለች። ሌሎች ጨዋታዎችም ይካሄዳሉ። እንግዲህ ዛሬ ምሽትም ይካሄዳል፣ ነገም በሊቱም ይካሄዳል። ያው ይሄ የዓለም ዋንጫ 104 ጨዋታዎች የሚካሄዱበት ነው። እስካሁን 4 ጨዋታዎች ነው የተካሄዱ፣ 100 ጨዋታዎች ይቀራሉ። 48 ሀገራት ነው እየተሳተፉበት ያለ። ይሄ የዓለም ዋንጫ በዓለም ታሪክ ወይም በዓለም ዋንጫ ታሪክ የመጀመሪያ ጊዜ ነው 48 ሀገራት የተሳተፉ፣ 32 ነው ሲሳተፉ የነበር። ያለው ሁኔታ እንግዲህ በዚህ በእግር ኳሱ ዘርፍ ትልቅ ምርታን የሚያመጣ ነው። ብዙ ቴክኖሎጂም ስራ ላይ እየዋለ ያለበትን ሁኔታ ተመልክተናል። እንግዲህ የጨዋታዎችን ሁኔታ ደግሞ በየጊዜው በስርጭቶቻችን እናቀርባለን፣ ምሽት ላይም ሰፋ አድርገን እንመለከተዋለን። በተረፈ እንግዲህ በፕሮግራማችን እኛ ጋር ላደርጋችሁት ቆይታ እናመሰግናለን። ለባልደረባችን ጥላሁን መልኬ፣ ለቴክኒክ ባለሙያችን አላን አይዳኖቭ ከፍ ያለ ምስጋና እናቀርባለን። መልካም ቀን እንመኝላችኋለን። በያላችሁበት ሰላም የሰፈነበት ጊዜ ይሁን። ለሀገራችን ለዓለም ሰላም ይስፈን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካናሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ ቅዳሜ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ምሽት እንዲሆን እንመኛለን። ለቱ እንደ እብራን ዘመን አቆጣጠር የም ሸበት ካፍ ሄት በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 13 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያዎቻችን ዛፈር ሳሌም እና ናያ ናቸው። የተከበራችሁ አድማጮቻችን ሰዓቱን ዜና እናቀርብና የተለያዩ ወቅታዊ ዘገባዎችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። እስራኤል በኢራን ላይ አምክላቪ የተሰኘውን የጦር ዘመቻ የከፈተችበት ቀን ዛሬ አንድ አመት ሞላው። የሂዝቦላ ድርጅት ወደ ሰሜን እስራኤል አልፎ አልፎ መተኮሱን አላቋረጠም። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ኢራንና አሜሪካ ከስምምነት ላይ የሚፈራረሙበት ጊዜ ከመቼውም ጊዜ በላይ አሁን መቃረቡን አስታወቁ። የአውሮፓ ህብረት ዩክሬንና ሞልዶቫን አባል ለማድረግ ሰሞኑን ውይይት ይጀምራል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የሂዝቦላ ድርጅት ወደ ሰሜን እስራኤል አልፎ አልፎ መተኮሱን አላቋረጠም። ሂዝቦላ ወደ ሰሜን እስራኤል ብቻ ሳይሆን እስራኤል ጦር ወዳለበት ደቡብ ሊባኖስ ጭምር አልፎ አልፎ ይተኩሳል። እስራኤል መከላከያ ሰራዊትም የሂዝቦላን ጥቃት በመከላከልና ጦሩንም ከጉዳት በመጠበቅ ላይ ይገኛል። ወታደራዊ እርምጃውንም በደቡብ ሊባኖስ እያካሄደ ነው። ይህ በእንዲህ እንዳለ እስራኤልና ሊባኖስ ከተኩስ አቁም ስምምነት ቢደርሱም ሂዝቦላ ወደ እስራኤል መተኮሱን አላቋረጠም። በሰሜን እስራኤል በየጊዜው የተኩስ ማስጠንቀቂያ ደወል ይሰማል። በሌላ በኩል በእስራኤልና ሊባኖስ መካከል አምስተኛ ዙር ድርድር ከዘጠኝ ቀናት በኋላ በአሜሪካ ይካሄዳል ተባለ። ድርድሩ በአሜሪካ ዋና ከተማ ዋሽንግተን የሚካሄድ ሲሆን በሊባኖስ ተደራዳሪ ቡድን ውስጥ የጦር መኮንኖች ይካተታሉ። ይህም ከእስራኤል የጦር መኮንኖች ጋር ለመደራደር ሲባል ነው ተብሏል። በተለይ ደግሞ የሊባኖስ ጦር በደቡብ የሀገሪቱ ክፍል በሚሰማራበትና የጦር መሳሪያ ዝውውር እገዳ በሚጣልበት ዙሪያ ይመክራሉ ተብሎ ይጠበቃል። እስራኤል በኢራን ላይ አምክላቪ የተሰኘውን የጦር ዘመቻ የከፈተችበት ቀን ዛሬ አንድ አመት ሞላው። ባለፈው አመት ሰኔ 13 ቀን 2025 ዓ ም እስራኤል በኢራን ላይ የከፈተች የጦር ዘመቻ እስከ ሰኔ 24 ቀን 2025 ዓ ም ድረስ ለ12 ቀናት መቆየቱ ይታወሳል። እስራኤል በኢራን ላይ ወታደራዊ የበላይነት ያሳየችበትና ለብዙ ጊዜ በእጅ አዙር የነበረውን ግጭት በለየለት ሁኔታ ወደ ጦርነት ያስገባ ከአራት አስርት ዓመታት በላይ ኢራን የገነባቸውን ወታደራዊ አቅም እስራኤል በጣጥሳ እርምጃ የወሰደችበት መሆኑ ይታወቃል። በ12 ቀናቱ ጦርነት አሜሪካ በመጨረሻ ለእስራኤል በማገዝ በጣም ብዙ ክብደት ያላቸውን ቦምቦችን የሚጥለውን B-5 የተሰኘውን አውሮፕላን በማንቀሳቀስ በኢራን ላይ የኒውክሌር ተቋማት እርምጃ መውሰዷ ይታወሳል። በአምክላቢ የጦር ዘመቻ 33 የእስራኤል ዜጎች ህይወታቸውን ያጡበትና ከ3000 በላይ የቆሰሉበት ብዙ ቦታዎች የተጎዱበት መሆኑም ይታወሳል። በኢራን በኩል ደግሞ ከ1000 በላይ ዜጎች የተገደሉበትና 30 የሚሆኑ የጦር መኮንኖችና ታዋቂ ሳይንቲስቶች የተደመሰሱበት እንዲሁም ከ4000 በላይ ዜጎች የቆሰሉበትና በርካታ ወታደራዊ ተቋማት የተጎዳበት ሁኔታም ይታወቃል። የአምክላቢ የጦር ዘመቻ በኢራን የኒውክሌር ተቋማት የሚሳይልና ድሮን ፋብሪካዎች ላይ ብዙ ጉዳት ማድረሱ ቢነገርም አመት ሳይሞላና እስራኤል አሜሪካ በመተባበር በኢራን ላይ የካቲት ፌብራሪ 28 ቀን 2016 ዓ ም እንደገና አንበሳው አገሳ የተሰኘ ዘመቻ የከፈቱበት ሁኔታና በአሜሪካ በኩል ዘመቻው ታላቅ ቁጣ ተብሎ የተሰየመበትና የጦርነቱ ችግር እስካሁን ያልቆመበት ሁኔታን ማስከተሉ ይታወቃል። በኪኔሬት ሐይቅ አካባቢ የነበሩ 11 ሰዎች በቀበሮ ጥቃት ደረሰባቸው ተባለ። 11 ሰዎች በቀበሮ ጥቃት የደረሰባቸው ጉዳት የደረሰባቸው ሌሊት በድንኳን በነበሩበት ወቅት ነው። ቀበሮ ጉዳት ካደረሰባቸው ሰዎች መካከል 3ቱ ታዳጊ ልጆች ናቸው። ሁሉም ጉዳተኞች ለሕክምና እርዳታ ወደ ሆስፒታል ተወስደዋል። ጉዳት የደረሰባት የ12 ዓመት ታዳጊ እንደገለጸችው በቀበሮ ጉዳት ፈነጫጭራ የሰውነት ቆዳዋ እንደተሰፋና ክትባት መቀበሏን ገልጻለች። የፓኪስታን ጠቅላይ ሚኒስትር ናዋዝ ሸሪፍ ኢራንና አሜሪካ ከስምምነት ላይ የሚፈራረሙበት ጊዜ ከመቼውም በላይ አሁን መቃረቡን አስታወቁ። ጠቅላይ ሚኒስትር ሸሪፍ ኤክስ በተሰኘው ማህበራዊ ገጻቸው ዛሬ ይፋ ባደረጉት መልእክት በአሜሪካና ኢራን ድርድር የተነሱ ጉዳዮችን ባለፉት ቀናት አመልክተናል። ሁለቱ ሀገራት ከስምምነት ሰነድ ላይ የሚፈራረሙበት ጊዜ ከመቼውም በላይ አሁን ተቃርቧል። ለስምምነቱም እየተዘጋጀን ነው ብለዋል ጠቅላይ ሚኒስትሩ። የፓኪስታን ውጭ ጉዳይ ሚኒስትር ጽህፈት ቤት በአሜሪካና ኢራን መካከል ነገ የፊርማ ስነ ስርዓት በዋና ከተማ ኢስላማባድ ይከናወናል ብለዋል። ፕሬዝዳንት ትራምፕም የፓኪስታኑን ጠቅላይ ሚኒስትር መግለጫ በማጠናከር በሀገራቸውና ኢራን መካከል በመጪዎቹ 24 ሰዓታት ፊርማ ይከናወናል ብለዋል። በአጠቃላይ ሁኔታ በኢራንና አሜሪካ መካከል ስምምነት ሊደረግ ጥሩ ሁኔታ መፈጠሩና በቅርቡም ተፈጻሚ እንደሚሆን በተለያዩ መገናኛ አውታሮች እየተዘገበ ይገኛል። በሌላ በኩል ኢራን ከአሜሪካ ጋር የመግባቢያ ስምምነቱን ነገ ላትፈራረም የምትችል መሆኑን አስታውቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ ከቴህራን እንደገለጸው ኢራን ከአሜሪካ ጋር ከስምምነት የምትፈራረምበትን ጊዜ ለማወቅ መጠበቅ ያስፈልጋል። ያም ሆኖ የመግባቢያው ስምምነት በቅርብ ቀናት ውስጥ መፈራረማችን ውድቅ አናደርግም፣ ይሁን እንጂ ነገሮችን በጥንቃቄ ማየት ይገባል ካለ በኋላ ስምምነቱ ጦርነቱን መጨረስ እንጂ የኢራንን የኒውክሌር ጦር መሳሪያ ጉዳይ ውይይት አደርግም ትኩረት አደርግም ብሏል። የአውሮፓ ህብረት ዩክሬንና ሞልዶቫን አባል ለማድረግ ሰሞኑን ውይይት ይጀምራል ተባለ። የአውሮፓ ህብረት ፕሬዝዳንት ኡርሱላ ፎን ደር ላይን እንዳስታወቁት ህብረቱ ሞልዶቫንና ዩክሬንን አባል ለማድረግ ከነገ ወዲያ ሰኞ ስብሰባ በማካሄድ ይመክራል ብለዋል። 27ቱ የአውሮፓ ህብረት አባል ሀገራት ሁለቱን ሀገራት አባል የማድረጉን ውይይት እንዲጀመር ትላንት ምሽት ድጋፋቸውን መስጠታቸው ይታወሳል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻልነው ዩክሬንና ሞልዶቫ ባለፉት ዓመታት በሩሲያ ጦር ጥቃት የደረሰባቸው ሀገራት በመሆናቸው የአውሮፓ ህብረት አባል መሆናቸው ከዚህ ችግር ይከላከልናል የሚል ህሳብ ያላቸው ተብሏል። ይሁን እንጂ ጉዳዩን ሩሲያ በቀላሉ የማትመለከተው መሆኑ ይነገራል። ፕሬዝዳንት ዶናልድ ትራምፕ ነገ 80ኛ ዓመት የልደት ቀናቸውን ያከብራሉ ተባለ። ፕሬዝዳንት ትራምፕ ሰኔ 14 ቀን 1946 ዓ.ም በኪዩንስኪ ኒውዮርክ አሜሪካ የተወለዱ ሲሆን ነገ 80 ዓመት ይሞላቸዋል። የልደት በዓላቸውን በአሜሪካው ቤተ መንግስትና በተለያዩ ቦታዎች ለማክበር እየተዘጋጁ ነው ተብሏል። የካቲት 8 ቀን 2016 ዓ.ም ምረት በእስራኤል የአየር ጥቃት የተገደሉት የኢራን መንፈሳዊ መሪ አሊ ሃሚናይ የቀብር ስነ ስርዓት በመጪው ወር ይካሄዳል ተባለ። የአሊ ሃሚናይ የቀብር ስነ ስርዓት ከሐምሌ 4 ቀን 2016 ዓ.ም ምረት ጀምሮ እስከ ሐምሌ 9 ቀን ድረስ ለአምስት ቀናት የሚቆይ ሲሆን በሰሜን ኢራን በአንዲት ከተማ በሚገኘው መስጊድ የኢራን መንግስት የቀብር ስነ ስርዓቱን የሚያከናውን መሆኑ ተገልጿል። ያሊ ሃሚናይ አስከሬን ሽኝትም ኩም በተባለችው የሺ ማህበረሰብ ቅዱስ ከተማም ይከናወናል ተብሏል። ስፖርት። የ2016 ዓመተ ምህረት የዓለም ዋንጫ የማጣሪያ ጨዋታዎች ዛሬ ምሽት እና ሌሊቱን ይቀጥላሉ። በዩኤስ አሜሪካ፣ ሜክሲኮ እና ካናዳ አስተናጋጅነት እየተካሄደ ያለው የዓለም ዋንጫ ዛሬ ሶስተኛ ቀኑን ይዟል። እስካሁን አራት ጨዋታዎች ተካሂደዋል። ሶስቱ አስተናጋጅ ሀገራትም አንዳንድ የማጣሪያ ጨዋታቸውን አካሂደዋል። ሜክሲኮ ደቡብ አፍሪካን 2-0 አሸንፋለች። ካናዳ ከቦስኒያ ሄርዞጎቪና ጋር 1-1 አቻ ወጥታለች። አሜሪካ ኡራጓይን 4-1 አሸንፋለች። ዛሬ ምሽት በእስራኤል ሰዓት አቆጣጠር 10 ሰዓት ላይ ኳታር ከስዊዘርላንድ ጋር ይጫወታሉ። ሌሊት 1 ሰዓት ላይ ብራዚል ከሞሮኮ፣ ሌሊት 4 ሰዓት ላይ ሃይቲ ከስኮትላንድ፣ ነገ ጠዋት 7 ሰዓት ላይ አውስትራሊያ ከቱርክ፣ ነገ ምሽት 8 ሰዓት ላይ ጀርመን ከኩራሱ፣ ነገ ምሽት 11 ሰዓት ላይ ሆላንድ ከጃፓን ጋር ይጫወታሉ ተብሏል። በመጨረሻም የአየር ንብረት ትንበያ። በነገ ዕለት ሙቀቱ በመጠኑ ይቀንሳል። አየሩ ጸባይ በአብዛኛው ከዛሬው ጋር ተመሳሳይ ይሆናል። በሰሜን የሀገሪቱ ክፍል ሊያካፋ ይችላል ብለዋል የዘርፍ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 6፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ በተመሳሳይ ሁኔታ 27፣ በኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፍ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናቀርብበት ሰዓት ነው። ወቅታዊ ዘገባውን የሚመለከተው ጋሽራሚም ነው። ጋሽራሚም እንዴት አመሸህ? መልካም ሳምንት።
1: ሰላም ሰላም። ሻባቶ እንዴት
0: ነህ? ደህና ነኝ። ሰላም ነው ወይ?
1: እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ደህና ነኝ።
0: ጥሩ ነው። እንግዲህ የተለያዩ ርዕሰ ጉዳዮች አሉ። መጀመሪያ እንደው አሜሪካና ኢራን ነገ ሊፈራረሙ ነው የሚሉ ዘገባዎች በስፋት እየተነገሩ ነው። እውነት እውን ሊሆን ነው?
1: አስቸጋሪ ነው ለመወሰን ሰጥ ይላሉ ፓኪስታኖች ይላሉ አሸባሪዎች እነሱ ናቸው። ኢራኖች ደግሞ ገና ነን ነው የሚሉ። በአሜሪካ በኩል ደግሞ ጊዜው በአጭር ጊዜ ውስጥ ሁለት ቀናት ውስጥ ወይም ነገረም እስከ ነገ የሚለዋሉ እንፈራረማለን። ያው በአካል ተገናኝቶ ሳይሆን ይህ በዘመናዊ መሳሪያ ያው ሰነዱን ተፈራርሞ መላላክ በዚህ አይነት ነው የሚሉት ያሉት እና ለመወሰድ አስቸጋሪ ነው። ሁኔታው ተቋጭተዋል፣ ተጠቃልሏል የሚባል ነገር የለም። ያን ያህል ደፍሮ የመናገር አሁን እንግዲህ የስምምነት ከሆነ ጥቅሙና ጉዳቱ ምን ያህል ነው ለእስራኤል ብለው ጥያቄ ነው ትልቅ ጥያቄ ሆኖ ያለው እና እስራኤል ያው ተንታኞችም ታዛቢዎችም ሁሉም ሁኔታውን እናውቃለን የሚሉ ሰዎች የሚናገሩት እስራኤል የሁላ ሁለት ዙር ሶስት ዙር ውጊያ አካሂዳ ያን ያህል የፈለገችውን ነገር ያሰበችውን ነገር አላገኘችም። ትራምፕም እንደዚሁ የእስራኤልን ሁኔታ መጀመሪያ የነበራቸው ጠንካራ አቋምና የተለያዩ ጥያቄዎች ነበር በራ ላይ ሲያቀርቡ የቆዩት ያሁላ ችላ እያሉ አሁን ወደ ሁሉንም ነገር በማቃለል ነው እያሳዩ ያሉት ይባላል። ለምሳሌ አሁን የኒኩሌር መስሪያ መቀመሚያው ዩራኒየም የሚባለው እሱን አሁን ትራምፕ በቋሚነት ሁሌ ስለነበረው በምንም አይነት ኢራን የኒኩሌር መሳሪያ አይኖራትም ነበር ስለቆዩት አሁንም ከዚያ በመቀጠል ስለነበሩት ዩራኒየሙ ወደ አሜሪካ የተሰራው አለ አንድ 400 ኪሎ ግራም የሚሆን እሱን ለአሜሪካ ያስረክቡ ካልሆነ ደግሞ የተከለከሉ ጦር መሳሪያዎች ተቆጣጣሪ አካል አለ በተባበሩት መንግስታት ድርጅት ሰዓብ የሚሉት እሱ ይረከብ የሚል ጥያቄ ነበር ትራምፕ ሲያቀርቡ የነበረ። አሁን እንደሚባለው ከሆነ ኢራኖቹ ምን ብለው ዩራኒ ተደገጀበት የነበረውን አምር ውስጥ የተቆፈረ ዋሻ ያን አንዴ አሜሪካና እስራኤል የተቀዳጀ ውጊያ ባካሄዱበት ሰዓት ትልቅ ቦምብ ጣይ የአሜሪካ አውሮፕላኖች ከተለያዩ ቦታዎች አጠርጣሪ ቦታዎች በጣሉት ቦምብ ተደፋፍኗል። ዋሻው ተሰባብሮ ተደፋፍኗል ነው የሚባለው። አሁን ኢራኖች የሚባለው ምንድን ነው? አሜሪካ ሆነ ሌሎች እንደዚህ ቆፍረን እናወጣዋለን እንዳይሉ በተለያየ ዘዴ ደፍነውታል። ከዛ በተጨማሪ ፈንጂ እየጠመዱ ነው የደፈኑት የሚባል ነገር አለ። እንዲያውም አሜሪካ ይህን ኒኩለር ጦር መሳሪያ ማመንጫውን ዩራኒየም ያለበትን ቦታ ያው ባላት መረጃ ታውቁ ነበር እና ኮማንዶ ልዩ ኮማንዶ ሄዶ እንዲያወጣውም ታስቡ ነበር። ግን አደገኛ መሆኑ ስለታሰበ እንደገና ከዚያ በተጨማሪ የመከላከያ ሰራዊቱና ሌላ መረጃ ድርጅቶች እንኳ ፈልገው ነበር። ትራምፕ ናቸው ሁኔታውን ከዳመጡና ከሰሙ በኋላ አይ ቢቀርብን አናረገውም አደገኛ ነው ብለው እሳቸው ከለከሉ ቢባል ነገር አለ እና በማሄደው ሄደው መጨረሻው ላይ ያላቸው ፕሬዚደንት ትራምፕ እንደዚህ የማቆም የማቋረጥ ባህሪ ያላቸው እና ይህም ከዚያ ጋር የተያዘርን መስለው እስካሁን ድረስ ጦርኛ ተካሄደ የነበረውን ጦርነት እስራኤል እያጠቃች በነበረችበት ለምሳሌ በሊባኖስ በሂዝባላ ስንሄድ ሂዝባላን ለማድረቅና ለማዳከም በቅት የነበረችው እስራኤል አቀርባ የነበረችው እስራኤል አቆሚ ብለው ትእዛዝ ሰጥተው እንድታቋም አደረጓት። የኢራን ጉዳይም እንደዚ እስራኤል ብቻ የሚሆን ለኢራጃ ውስርባ ጠይቃ ነበር። የእናንተ አትሳተፉ ችግር የለም እኛውን እንወጣዋለን ብላ እስራኤል ጠይቃ ነበር። አሜሪካ በምንም በነት በላገደች እና ይህ ሁኔታ የእስራኤልን እጅና እግሯን ማሰር ነው መስሎ የሚታየው። ይህ የተቀራረበ ወዳጅነት ፕሬዚደንት ትራምፕ እና በነብነት ፈሪያው በጣም የተቀራረበ ወዳጅነት ጥሩ አይደለም። ምክንያቱም የራሴን ጥቅም እያስጎዳ ያ ወዳጅነቱ እንዳይፈርስ ነው አንተ የምትቀጥለው እና የዚህ አይነት ባህሪ ነው በነብነት ፈሪያው በኩል የታየ ያለው ከባድ ትችል ነው Economy, I did a car with Sakayan in the Gayona. Yan and Domundi Lakatan, that I did a

0: ነው ጋሽ ራሜማ? አሁን እንግዲህ ዛሬ አመት አምክላብ የተሰኘው የጦር ዘመቻ ከተከናወነ በኋላ ብዙ ጉዳት እንደደረሰ ሲነገር ነበር። እንደገና አመት ሳይሞላ አንበሳው አገሰ የተባለ ዘመቻ ተደረገ። ይህ ሁሉ ውጤት ይህ ሁሉ ጦርነት ተደርጎ ብዙ በጦርነቱ ጉዳት ደርሶ ዛምዜ ዋናው የኒውክለሩ ጉዳይ በይደር መቆየቱ ተገቢነት አለው ወይ? ይሄ እንደው ኢራኖችን እነሱ እንዳሸናፊ የሚያሳያቸው ጉዳይ ሆነም ወይ?
1: የሚያሳያቸዋል። አሁን እርግጥ ኢራኖቹ ተወርተዋል፣ ማይታበላቅለው ተወርቶባቸዋል፣ መሪዎቻቸው ተገለዋል፣ የጦር መኮንኖች ተገለውባቸዋል፣ ሳይንቲስቶች ተገለውባቸዋል፣ ብዙ ጉዳት ደርሶባቸዋል። ይህ ጠያቂ አይደለም። ይሁንና ሁለት ዋና ነገሮች ነው አሁን የቀሩ በዚህ በወታደራዊ ዘመቻው። አንደኛው ይሄ ሁሌ የሚነገርለት የኒውክለሩ ጉዳይ ባስመለከተ መጨረሻው ፍጻሜው ያልተቋጨ ነገር ነው ያለው። ይሄ አንደኛው ነው። ሁለተኛው ዓላማ የነበረው ያሁን ያለውን የኢራን መንግስት ለማፈናቀል ነበር። ሌላ እንዲተካ ምን ወደዚያ አመለካከት ያለው ክፉ ያልሆነ ሌላ ተተኪ ለመተካት ነበር ታስቦ የነበረው። ያም እንግዲህ ህዝቡ እንዲነሳና ሌላም በኩል የሚገኙ የኢራን ተቀናቃኝ የተለያዩ ድርጅቶች አሉ፣ እነሱ ተጠርካክሮ እንዲ ኢራን ውስጥ ለውጥ እንዲነሳ የረብሻ እንዲነሳ፣ ስለዚህ በዛ አኳያ መንግስት እንዲገለበጥ ለማድረግ ታስቦ ነበር። ያም ደግሞ ከሽፏል። እና ይህን ስትመለከተው ኢራኖቹ ቁማ የወጣላቸው ቁማ ተጫዋች ናቸው። አሜሪካ ልክ ደንቱ ያሽከረክራት የተጫወቱባት ሚሺ ለገ በስቲያ ሁለት ሳምንት አንድ ሳምንት ምናምን እያሉ መስጠታቸው ራሳት እያጠናከሩ እያደራጁ እቅዳቸውን እያወጡ የአሜሪካ ግንዳር ዳሩን ዝም ብሎ አላለ ይሄ የማይናቀሰ ሻጭሆት እንደዚያ ነገር ነው የሆነው። ምንም እንኳ ሁለቴ በእዛም ደግሞ አልፎ አልፎ ባለፈው ሰሞንም እንደዚህ ተሞክሮ ነበር ኢራንን ለመጉዳት። ግን ያን ያህል ኢራኖችን የሚያስፈራ የሚያስጨንቅ እና እሱ ወደናንተ እንዳላቸው የሚያሳይ ነገር አይደለም። አሜሪካ ሀይሉ አንሷት አይደለም። ግን ቆራጥ የሆነ አቋም አለመያዘኑ ሰውየው ዛሬ ተናገሩትን ከግማሽ ቀን በኋላ እንደገና የሚቀየሩ አቋማቸው ያልተስተካከለ ስለሆነ ይህን ኢራኖቹ በቅርቡ እያዳመጡ ነው የተመለከቱ መስጠታቸው የራሳቸውን እየሰሩ ባሉት እና ያን የመሰረት ድል የሰጧቸው ትራምፕ ናቸው ለኢራኖቹ። አሁን እንደምናየው ለምሳሌ በሊባኖስ በኩል የሂዝቦላ ጉዳይ አሁን ባለፈው እስራኤል ጥሩ እኛ ይዛቸው ነበር እነሱ እያጠቃቻቸው እና አቁሙ ብሎ ትዕዛዝ ሰጠ። በዚያ የሂዝቦላ መናሪያ የሆነች የሆነ ሰፈር አለ በደቡብ ቤይሩት በኩል ያንንም እንዳትገቡ እንዳትተኩሱ እንዳትነኩ እንዳትጎዱ አሉ። እና ይህን የመሰለ እየቀየሯቸው አሉ እስራኤል የሚል ሰውዬ። በአንድ በኩል እርዳታው ገንዘቡም ጦር መሳሪያው ባለ፣ በሌላ በኩል ደግሞ ይህን የመሰለ የማጥቃት እርምጃ እንዳይወሰድ እየከለከሉ ነው አሉት። እና ግራ የሚያጋባ ነገር ነው።
0: ዞሮ ዞሮ ግን እስራኤል ለደህንነቷ የሚያስፈልገውን ነገር ማድረግ እንዳትችል ካደረጉ እርዳታ ሁሉም እኮ እንደ እርዳታ ላይ ይቆጠር ይችላል። ዞሮ ዞሮ ህዝበላም እዚህ ከተጠናከረ እዛም ኢራን ከተጠናከረች እስራኤል ሌላ የቤት ስራ የሚጠብቃት መስሎ ነው የሚታይ።
1: ይኸውልህ ዘላቂነት ያለው መፍትሄ ካልተገኘለት በሰሜን እስራኤል በሊባኖስ በኩል ተጀምሮ ነው ያለው የድርድር መቀጠል ያለበትና ከፍጻሜ መድረስ ያለበት ነው። ሁለቱም ሀገሮች በሰላም በጥሩ ጉርብትና መኖር እና ለህዝባቸው ደህንነትና ብልጽግና ትኩረት እንዲያደርጉ ስምምነት መድረሳቸው አስፈላጊ ነው። ምንም በሁለቱ ሀገሮች መካከል መሬት ወስደብኛል መለሰልኝ የሚል ክርክር ጥያቄ የላቸው። የሂዝቦላ እዛ ውስጥ ገብቶ ኢራን መሳሪያ ያለው ነው እንጂ እሱም መቆጣጠር ከተቻለ በሊባኖስ በኩል ሁኔታ እንደሚረጋጋ ይታወቃል። ሌላው ደግሞ በደቡብ በኩል ይሄ የሀማስ ጉዳይ ነው። ሀማስ እዛው ካለበት ቦታ ነው ተከልሎ ያለ። እዛ ቦታ ያለ እንግዲህ እሱም ሌላው ጉዳይ ነው። ለደህንነት ባስመለከተ እስራኤልን አስጊ በሆነ ደረጃ ያለ እሱ ያን ያህል የሚያሳግ ነገር አይደለም። ይሁንና አሁን ባለበት ሁኔታ መቶ መቀጠል እንዳይችል መደረግ ያለበት ጉዳይ ነው የሚሆነው።
0: ሌላው እንግዲህ የሆርሙዝ የባሮች መጥ ጉዳይም አለ።

0: ቱርክ ደግሞ አዳዲስ ሐሳቦችን ያቀረበች ነው የሚባል ወሬ አለና ይሄን አካባቢ በሌላ ለመተካት እንዴት ናለው ተጨባጭ ሁኔታ ጋሽራን?
1: ቱርክ እንግዲህ የቱርኩ ፕሬዚዳንት አርዶዋን ይህን አካባቢ ለመቆጣጠር ፍላጎት ያለው መሆኑን በመነጋገር የገለጸ ሰው ነው። ኢራኖቹ በይህን አካባቢ ወደ እነሱ ሃይማኖት አስገብተው አካባቢ በጠቅላይ ለመቆጣጠር ነው እቅዳቸው። መጀመሪያ ግን እዚህ እንቅፋት ሆናለቸው እስራኤልን አስወግዶ ነው የፈለጉት። አርዶዋን ደግሞ እስራኤልም እንደዚሁ የአርዶዋን ኢላማ ነው ሆናለቸው። አሁን ኢራባ እስራኤል ዝጉና በዚህ በአንዳንድ የአረብ ሀገሮች የመቀራረብ ሁኔታ የወዳጅነት ሁኔታ እንዲሁም የሰላሙን ፍርማ የመፈራረብ ሁኔታ ስለሚያይ ይህን አካባቢ መቆጣጠር እድሉ እያነሰ ነው የሚመስለው። አርዶዋን በተለያዩ ዘዴዎች እስራኤል ከመጉዳት ወደኋላ ብሎ አያውቅም። ግንባር ለግንባር እንደነሱ ነገሮች ተኩስ አይክፈት እንጂ በጀርባ ሆኖ ጉዳት አድራሾችን እየረዳና እያበረታታ ነው የሚገኘው። እያስተናገደ ብለዋለሁ እዚያው ከገቡ ውስጥ። አሁን እንግዲህ ይሄ የሆርሙዝ ባህር ወሽመጥ ያው በመደጋገብ የምንነጋገርበት ጉዳይ ነው። በርካታ ንግድ መርከቦች የሚያርፉበት በተለይ ነዳጅ የሚጭኑ ከዚህ ከአራቱ አምስቱ የፋርስ ባህረ ሰላጤ ሀገሮች የሚወጣውን ነዳጅ ወደ ሌላ ሀገሮች የሚያሳልፉ መርከቦች የሚያርፉበት ባህር ወሽመጥ ነው። ያ ነው ችግር ፈጥሮ ያለው። ከዚያም አልፎ ደግሞ በደቡብ በኩል እዛ ወረድ ስት ደግሞ ያለው በቀይ ባህርና በህንድ ውቅያኖስ ባገናኘው የባቤል መንድ ጉዳይም እንደዚሁ ወጥሞቹ ሌሎች እንደገባለ ብያም እያስበው ስለሆነ ሌላ አማራጭ ነገር ተወጣሰበ እና ያ ነገር እንግዲህ የተጀመረው በእስራኤል በኩል ነው። እስራኤል ነዳጅ ጋዝ መውጣት ተጀመረች ውላ አድራለች እና ይህንንም ሆነ ሌሎችም ሀገሮች አሁን የጠቀስኳቸው ሀገሮች በእነሱ በአንድ ላይ የእነሱንም ጨምሮ በባህር ብቻ ሳይሆን በየብስ አድርጎ ወደ አውሮፓ ለምሳሌ አሁን ከሳውዲ አረቢያ ወደ ጆርዳን ከጆርዳን ወደ ሱሪያ ከሶሪያ በሊባኖስ በኩል አድርጎ ወደ አውሮፓ የሚያስተላልፍ የባህር ቱቦ ከዚያ በተጨማሪ ደግሞ የባቡር መስመሮችን ዘርግቶ በዚያም በኩል ደግሞ እንደዚህ ያሉ እቃ ጓዝ የሚጭኑ መርከቦች በእነሱም አማካኝነት ለመጠቀም ነበር ሀሳቡ እስራኤል ላቀር የነበረችው። አሁን ቀድሞ ማን ገብቷል? አርዶዋን ጣልቃ ገብቶ ከኔ ጋር በእኔ በኩል ነው ያ የሚተላለፈው ቧንቧም በእኛ ገር በኩል አድርጎ ወደ አውሮፓ የሚሄደው ብሎ ይህን ነገር እነዚህ ሀገሮች ጋር ለመግባባት እየሞከረ ነው የሚባል ነገርም አለ። ይሄ እንግዲህ እስራኤል ናት እንዲሁ ጊዜ ወስዳ እንደዚህ አርዶዋን ብገባ የቻለው ጊዜ አግኝተው የሚሉ ሰዎችም አሉ። የሆነታ ደግሞ አሁን የቀረበ አስተዘረጋ ሳሳብ ነው። ምን አይነት ባህር እንደሚኖር ውስጥ እንከታተላለን። ደግሞ
0: ጥሩ ጋችራሚም በጣም ነው የምናመሰግን። መልካም ሳምንት።
1: ሸባቶ
0: ሸባቶ ባይ።

0: የተከበራችሁ አድማጮቻችን ስርጭታችን ተከታተለ ነው። አሁን ደግሞ ከጋዜጠኛ ዳዊት ጀግኔ ጋር ቃለ ምልልስ እናካሄዳለን። እንዴት እንደምናለ?
1: እንደምንላል ፈጠኝ እግዚአብሔር ይመስገን ደህና ነኝ። እንዲሁም አድማጮች እንደምንላችኋል ብያለሁ።
0: እኛ ደህና ነን። ምሽቱ እንዴት ነው?
1: ምሽቱ ጥሩ ነው። እንግዲህ አሁን በዚህ ወር ላይ ያው እንግዲህ የዓለም እግር ኳስ ዋንጫ ጀምሯል። ትላንትና ጥሩ ጨዋታዎች ነበሩ። ብዙ የእግር ኳስ አፍቃሪዎች ትኩረታቸው ወደዛ ነው። ከጦርነቱ ትንሽ ይወጣ ብሎ ወደ ስፖርቱ እያደላ ይመስላል።
0: አዎ ትንሽ ሰዓቱ አለመመቻቸቱ አንዳንዴ ለማየት አመች አልሆነም። ሌሊት መሆናቸው ከአሜሪካ ከሰሜን አሜሪካ የሰዓት አቆጣጠር ጋር አለመመቻቸቱ እንግዲህ እኛ ያለንበት ሁኔታ ትንሽ አስቸጋሪ ነው። ግን ውጤቶችንም በመከታተል አልፎ አልፎ ሌሊትን በማየት ያው እየተከታተልን ነው። ዳዊት እናመሰግናለን። ከአንተ ጋር መነጋገር የፈለግነው በኢትዮጵያ ወቅታዊ ሁኔታ ነው። በተለይ ደግሞ ከአንድ ሳምንት በፊት ሁለት ሳምንት አካባቢ ሊሆን ነው በኢትዮጵያ አጠቃላይ ምርጫ ተካሂዶ ነበር። ውጤቱ አልፎ አልፎ ይፋ መሆን የጀመረበትን ሁኔታ ሰምተናል። እንዴት ተመለከትከው?
1: እንግዲህ የኢትዮጵያ የምርጫ ጉዳይ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከነበሩት መለስ ዜናዊ ጀምሮ ትክክለኛ ምርጫዎች አይከናወኑም በመንግስት በነባር መንግስት ላይ።
0: ትንሽ ዳዊት ትንሽ ድምፅ ይረብሸናል፣ ምናልባት ኦዝኒዎት ከሆነ ማጥፋት ከተቻለ። አሁን የተሻለ ነው?
1: አዎ። እና በመንግስት በኩል ያለ የተጽዕኖ ምርጫዎች ትንሽ ህዝቡን ነፃ አድርገውም፣ ምክንያቱም ብዙ ተጽዕኖዎች አሉ። አብዛኛውም በፍላጎት የማይመርጥ ነው ያለው፣ ያው ግዳጅን ሊኖር ስለሚችል በብዙ ጣቢያዎችም የምርጫ ጣቢያዎች አይቋቋሙም። በመንግስት በኩል ለምን እንደሆነ አይታወቅም፣ ብቻ ተቃዋሚዎች ይበዛሉ። አንተ ከላይ እንደጠቀስከው ባለፈው ሳምንት ሁለት ሳምንት ምርጫውን ባስመለከተ በአርሲ ከተማ ወደ 13 ሰዎች ተገለው አቤተ ክርስቲያኖች እንደተቃጠሉ በተለይ ወደ 101 ዓመት የሚያስቆጥር የአቤተ ክርስቲያን በክፉኛ ሁኔታ ተቃጥሎ ሰዎችም ወይም ደግሞ ቀሳውስቶቹ አካባቢውን ለቀው እንደሸሹ ነው የሚናገረው። ይሄ ደግሞ ከፍተኛ ውዥንብር አስነስቷል። ምርጫውን በታ ባስመለከተ እንግዲህ የአካባቢ ነዋሪዎች አደጋው ከመድረሱ በፊት ለመንግስት ተወካዮች ወይም ደግሞ ለጸጥታ አስከባሪዎች እንደዚህ ነገር እንደሚፈጸም አስቀድመን ተናግረዋል የሚሉት አንዳንድ ግለሰቦች፣ በጸጥታ አስከባሪዎች በኩል ግን በቸልተኝነት የታየ ጉዳይ ስለሆነ እንደነሽን ያለውን መንግስት የሚቃወሙ ቡድኖች ከጫካ እየወጡ ጉዳት አድርሰው ከመቅጽበት ስለሚሰወሩ ጸጥታ አስከባሪዎችን መጥተው ሊይዟቸውና ሊቆጣጠራቸው አይችሉም ነው የሚባለው። ይሄ ደግሞ ለምርጫው ከፍተኛ ችግር ነው የፈጠረው። አሁን እንደሚታወቀው ምርጫውን ያሸንፋል ብሎ የሚጠበቀው ነባሩ መንግስት ነው፣ ያሸነፈውም እሱ ነው።
0: አስቀድሞ ዲሞክራሲያዊ ነው ግን ከ50 ሚሊዮን ህዝብ በላይ ለምርጫው ተመዝግቦ ነበር ድምፅ ሰጥቷል የተባለ። አሁን አንዳንድ የምርጫ ውጤቶችን የኢትዮጵያ አስመራጭ ኮሚቴ ይፋ ሲያደርግ የምናየው ነገር አዝማሚያው እንደዛ ነው። በአጠቃላይ ያለው ውጤት ባይገለጽም ግን አሁን ኢትዮጵያ ካለችበት ተጨባጭ ሁኔታ በእውነት ምርጫው እንደዚህ ተካሂዷል እንዲህ ብሎ ከማለት ይልቅ የሀገሪቱን ወቅታዊ ሁኔታ የማስተካከል ኃላፊነት ችላ የተባለ ይመስላል። በየክልሎች ብዙ ግጭቶች አሉ። ከትግራይ ክልል ጋር ነገሮች እየተካረሩ ነው። በአማራ ክልል ችግሮች አሉ። በኦሮሚያ ክልል ችግሮች አሉ። ይህን ዋናውን የህዝቡን የክልሎችን አለመግባባት ከፌዴራል መንግስት ጋር እና አንዳንድ እንትኖችን ከመፍታት ይልቅ እንዲሁ እንደው በምርጫው ብቻ ትኩረት መደረጉ የሌሎችን ድጋፍ ለማግኘት ነው ወይስ በእውነት አስፈላጊ ነው ተብሎ ነው?
1: እንግዲህ በኢትዮጵያ የጸጥታ ጉዳይ በተመለከተ ከፍተኛ ችግር አለ። ዘርፈ ብዙ ችግሮች ናቸው ያሉት። መንግስትም ጉዳዮችን ቢያቅም ከአቅም ማነስም ይሁን ትኩረት ካለመስጠትም ይሁን የሚደርሱ አደጋዎችን ህዝቡን ከአደጋ ለመከላከል ያለው እንቅስቃሴ በጣም ደካማ ነው። አንተ እንዳልከውም ምርጫውም በዚህ ጉዳይ ላይ ከፍተኛ ተጽዕኖ ያደርጋል። ተቃዋሚዎችም ስላሉ ያው ያለው መንግስት ለመቃወም ሲባል እና እንዳይመረጥም ለማድረግ የምርጫ የማስተጓጎል ችግሮችም አሉ። ይህ ደግሞ እንደሚታወቀው አፍሪካ ውስጥ ኢትዮጵያን ጨምሮ ዲሞክራሲ የሚለው ጉዳይ ጠለቅ ብሎ ለአፍሪካ የሚጠቅም አይመስለኝም። ብዙ ይቀራል አፍሪካኖች ዲሞክራሲን ለመቀበል። ያው ጅምሩ ግን ጥሩ ነው። ሌላ ምንም ይደረግ ነገር የለም።
0: ጀምሩ አሁን ዲሞክራሲ የሰፈነባቸው እንደ ደቡብ አፍሪካ እንዲሁም ደግሞ ኬንያ እና አንዳንድ ሀገራትም አሉና በሰላም ምርጫ ይካሄዳል፣ የሰላማዊ የስልጣን ዝውውር ይካሄዳል። በኢትዮጵያ ግን ያየናቸው እንደዛ አይደሉም። አሁንም ድረስ ህዝቡ ተስፋ ያደረጋቸው ነገሮች እየተፈጸሙ እንዳልሆነ ቅራኔያቸውን ያሰማሉ። የኑሮ ውድነት፣ ሌሎችም በጣም ዘርፈ ብዙ የሆኑ ችግሮች ይጠቀሳሉ። ያንን ዋናውን ነገር ከመፍታት ይልቅ በተወሰኑ ነገሮች ለምሳሌ የከተማ የኮሪደር ልማት በሚሏቸው ነገሮች እንደዚህ ብቻ ትኩረት ተደርጎ ነው እንቅስቃሴ የሚደረግ። ልማት ጥሩ ነው፣ ግን የህዝቡን ተጠቃሚ የህዝቡን ችግር ፈቺ ካልሆነ ልማት የሚባለው ነገር ምንድን ነው ጥቅሙ?
1: ጥሩ ጥያቄ ነው። እንግዲህ አንተም ከላይ እንደጠቀስከው እኔም እንደጠቀስኩልህ ኢትዮጵያ ዘርፈ ብዙ ችግር ያለባት ሀገር ናት። ብዙም ነገር መፍታት በጣም ከባድ ነው። ያላት የህዝብ ብዛት ወደ 130 ሚሊዮን የሚጠጋ ነው። ያንን ህዝብ አንድ አርጎ የተለያየ ብሔር ብሔረሰብ ያለ ህዝብ አንድ አርጎ ወደ ጥሩ አቅጣጫ ለመምራትና ነገሮችን ለማስተካከል በጣም ከባድ ነው። እንደ ኢትዮጵያ ያለች ሀገርን መንግስት ሆኖ ለማስተዳደር በጣም ከባድ ፈተና ነው ያለው። ስለዚህ ያለውን ቅድም እንደጠቀስከው እንደ ኬንያ እና ደቡብ አፍሪካ ያሉ ሀገሮች ዲሞክራሲ በሆነባቸው ሁኔታ ምርጫ ሲያደርጉ ኢትዮጵያን ከነሱ ለየት የሚያደርጋቸው አንደኛ በስነ ልቦናዊ ጉዳይ ኬንያ እና ደቡብ አፍሪካ በነጮቹ የተገዙ ስለሆነ የአመለካከትም ጉዳይ ለየት ያለ ነው። የነጮቹን አመለካከት ያንጸባረቀ ተዋህዶ አለባቸው። ኢትዮጵያ በቅኝ ግዛትም ስላልተገዛች ያው የራሷ ባህልና የራሷ አመለካከት ስላላት ዲሞክራሲ የመቀበል ጉዳዩም በዛው ልክ የከበደና አስቸጋሪ ነው።
0: አሁን እስኪ እንግዲህ በአንድ ሀገር ውስጥ በተለይ ሰላምና ደህንነት የማስከበር ሁኔታ የመንግስት ኃላፊነት ነው። እንደምንሰማው አንዳንዴም ደግሞ ኢትዮጵያም ለጉብኝት ሂደን እንዳየ ነው አዲስ አበባ አካባቢ ሰላም መኖሩ ሲነገር፣ ሌላ አካባቢ በአውቶቡስ እንኳን መሄድ የማይቻልባቸው መጠለፍ እንዳለ ዜጎች የአውቶቡስ ሹፌሮች ሳይቀሩ የከባድ ጭነት መኪና ሹፌሮች ሳይቀሩ ብዙ ችግር እንደሚደርስባቸው ይናገራሉ። እና እንዲህ አይነት ነገሮችን የማስቀረት በተለይ ግጭቶችን የመፍታት ሁኔታ ሰላም የማስከበር ሁኔታ የመንግስት ኃላፊነት አይደለም ወይ? ሲደጋገም እየተለመደ የመጣ ችግር አለ።
1: ትክክል፣ እውነትን ነው። መንግስት የህዝቡን ሰላምና ጸጥታ ማስከበር የመጀመሪያ ተግባር መሆን ያለበት ነው። ነገር ግን መንግስት ደግሞ የሚሰጠው መግለጫ መንግስት ሁሉ ቦታ ተደራሽ መሆን የማይችልባቸው ቦታዎች ያው ኢትዮጵያ መልክዓ ምድሯም አስቸጋሪ ስለሆነ ከጫካ ውስጥ እየወጡ አደጋ የሚያደርሱትን እነሱን ድረሰን ለመቆጣጠር አስቸጋሪ ነው። ግን የተሻለውን እያደረግን ነው። ከዚህ ባሻገር የአካባቢው ህዝብ ይርዳን፣ ኢንፎርሜሽን ያቀብለን ነው የሚሉት ጠቅላይ ሚኒስቴሩ እንጂ መንግስት የተቻለውን እያደረገ ነው የሚሉት
0: ይባላል። ግን በተጨባጭ ደግሞ እንደዛ እንዳልሆነ ዜጎች ይናገራሉ። ሌላው አሁን ከትግራይ ክልል ጋር ያለውን ችግርስ እንዴት ነው መፍታት የሚቻለው? ትግራይ አንድ የኢትዮጵያ አካል ናት። እንደውም በትግራይ ክልል ሁሉም እንኳን ለክልሉ ሲል ይዝመት የሚል ዘመቻ እንዳለ ሁሉ ሰምተናል። እንዴ በክልል ደረጃ ዝመቱ የሚያሰኝ እንደው ብሔራዊ ውትድርና ሂዱ የሚያሰኝ ህግ አለ ወይ በኢትዮጵያ?
1: ጥሩ ጥያቄ ነው። አሁን ፕሪቶሪያው ስምምነት ከተፈራረመ በኋላ አቶ ጌታቸው ረዳ እንግዲህ የትግራይ ጊዜያዊ አስተዳደር ተብለው ቢሾሙም እንደነ ደብረ ጽዮን ያሉ የቀድሞ ፕሬዝዳንት እንግዲህ ይህን ነገር ለመክታትና ለማስተጓጎል ሲሉ በከፍተኛ ቅስቀሳ በማድረግ ህዝቡን ያነሳሳሉ። እንደገና ደግሞ ለሀገር ተዋጋ ለሀገር ተነስ ያው የፒኤልኤፍ አላማ ያው ደብረ ጽዮን ድወያዙት አላማቸው ትግራይን ለመገንጠል ነው። ስለዚህ አሁን የፕሪቶሪያ ስምምነቱን ለማፍረስና ህዝቡን ቀስቅሶ እንደገና ወደ ጦርነት ለማገድ የሚያደርጉት ጥረት በነ ዶክተር ደብረ ጽዮንና አጋሮቻቸው መካከል ያለው ችግር በጣም አስቸጋሪ ነው። የኢትዮጵያ መንግስት ደግሞ ያው ትግራይ የኢትዮጵያ አካል እንደመሆኗ መጠን ግዴታ ማስተዳደርና ጸጥታው ማስከበር ግዴታ ቢኖርበትም ግን ዘልቆ እንደገና ወደ ደም አፋሳሽ ግጭት ውስጥ ለመግባት ካለመፈለጉ የተነሳ እንግዲህ እንደነ ደብረ ጽዮን ያሉት ደግሞ ውስጡን እሳት እየጫሩ የኢትዮጵያ መንግስት እንደገና በትግራይ ላይ ጦርነት እንዲያነሳ የሚያደርጉት ግፊት ነው። ያው እንግዲህ መንግስት ጦርነቱን ማድረግ አይፈልግም። በሚሊዮን የሚቆጠር ሰላማዊ የትግራይ ህዝብ ባለፈው ጦርነት እንዳየ ነው በግፍ ነው ያለቀው። ይህንን ደግሞ ድጋሚ ለማድረግ በጣም አስቸጋሪ ነው።
0: ሌላው ጠቅለል ባለመልኩ የምስራቅ አፍሪካ ጉዳይ፣ የኢትዮጵያም ጉዳይ አለ፣ የኤርትራ ጉዳይ አለ፣ የሱዳን ጉዳይ አለ። እንዴት ነው እንደው ለማጠቃለል ያክል የአካባቢው ሁኔታ ውጥረት የተሞላበት ነው። የኢትዮጵያ ጉዳይ ሳልቅ የሱዳን ተነሳ፣ የሱዳን ጉዳይ፣ ሌሎች አካባቢዎችም ብዙ፣ የኤርትራም ጉዳይ በተንጠልጠል ያለ ነው እና ከወደብ ጋርም ከተለያዩ ነገሮች ጋር በተያያዘም ብዙ ነገር ይነሳል። እንዴት ታየዋለ?
1: አዎ እንግዲህ አስበው እንግዲህ ሱዳን የእርስ በርስ ግጭት አለባት፣ ደቡብ አፍሪካም እንደዚህ ውስጣዊ ችግሮች አሉባት፣ ሽብርተኞች ስደተኞች የሚገኙባት፣ በየጊዜው ሰው ይገደላል። የተሻለ ቢባል ኢትዮጵያ ናት። ኢትዮጵያው መንግስት ስላላት ከነ ሱዳን የተሻለች ናት ተብሎ ነው የሚታየው። ግን ይህም ጉዳይ የምስራቅ አፍሪካ ጉዳይ በጣም አስቸጋሪ፣ በወደብም በኩል ሆነ እንዲሁም በአባይ ግድብም በኩል ያለው ሰላም የለም። አንዱ መንግስት ሌላውን መንግስት ለመጣልና የአንዱ መንግስት የሌላውን መንግስት እድገት የሚቃወሙበት ነው። አሁን አባይ ግድብ ቢገደብ ለአፍሪካ ቀንድ በሙሉ ኤሌክትሪክ ስርጭት እንደ ልብ የሚሰጥና ለአካባቢው ለቀጠናው ጥሩ ጥቅም የሚያደርግ ነው። ይህንን ግን አፍሪካኖች አይገነዘቡትም። ያው የአምባገንነት መሪነት ውስጣቸው ስላለ እንደ አንድ ሀገር አድጋ ለየት ያለ ባህሪና ለየት ያለ ርዕዮተ ዓለም ሲያቀርብ አንድ መንግስት የመቃወምና ግጭት የመፍጠር እንዲሁም ውስጡን አሸባሪዎችን መርዳትና መንግስትን ለማጣል ችግር ለመፍጠርና ጦርነትን ለመቀስቀስ በተለይ ግብጽ አንደኛ ናት በዚህ ጉዳይ። የአፍሪካ ቀንድ አካባቢ ሰላም እንዲሆን አትፈልግም። እሷ የበላይነትን ተቀራይታ ከነ አሜሪካም ከነ አውሮፓም ድምፅና ድጋፍ ስላላት የአፍሪካ ቀንድን አካባቢ ለመቆጣጠርና የበላይነትን ለመቀዳጀት ስለምትፈልግ የአፍሪካ ቀጠና ጉዳይ እንግዲህ በጣም አስቸጋሪ ነው። ግብጽ ደግሞ የአሜሪካም ትደግፋታለች በብዙ ነገር እና በጣም አስቸጋሪ ውስብስብ ነው።
0: ውስብስብ ነው። ዳዊት በጣም ነው እናመሰግን። መልካም ሳምንት መልካም ምሽት እንመኝላለን።
1: አመሰግናለሁ ስጠኝ። መልካም ሳምንት ለሁላችን።
0: መልካም ቻው።

ቀረ ምጥም ካማት እንደ በላይ ነው እንደ ረመጡ በዚህ ባፈሙዝ ጭራሽ በከረ ግዝት አለብኝ ሞት እንዳልፋ ከፍ አርጎ ተኳሽ አንገት አብራሪ ዝቅ አርጎ ተኳሽ ሁልበት ሰባሪ የዘለቀ ልጅ የበላይ ግሪ ፈሪ ቢመጣ እንደ ንፈልሶ በላይ ቆያቸው አምስት አጉርሶ

0: የተከበራችሁ አድማጮቻችን አሁን ደግሞ ወቅታዊን የዓለም ዋንጫን በተመለከተ አብታሙ ከፋለ ደና እንዲያቀርብልን ጋብዘናል። እንዴት አለ አብታሙ?
1: ሰላም ሰጠኝ። እንዴት አለ አልባቱ?
0: ደና ነን። እንግዲህ በሰሜን አሜሪካ የተዘጋጀው 2016 ዓመተ ምህረት የዓለም ዋንጫ እንዴት አየው?
1: አዎ ሰጠኝ። እንግዲህ ለይት ባለመልኩ ለ23ኛ ጊዜ የሚካሄደው የዓለም ዋንጫ 2016 ሶስት ሀገራት በማስተናገድ ያው ተጀምሯል። አስተናጋጆቹ ያው ሁሉም እንደሚያውቀው እንግዲህ ሜክሲኮ፣ ካናዳ እና አሜሪካ ናቸው። መክፈቻው የመጀመሪያው ጨዋታ መክፈቻ ሜክሲኮ ላይ ነው የተካሄደው። ለየት ባለመልኩ እንግዲህ ያልኩበት ምክንያት እስከ 2022 32 ሀገራት ነበር የሚሳተፉት፣ አሁን ወደ 48 አድገዋል። ያም የሆነበት ምክንያት እንግዲህ ያው ብዙ ሀገራት ዓለም ላይ እንግዲህ 200 እና ከዛ በላይ ሀገራት አሉ። 32 የማይበቃ ሆኖ ተገኝቶ ለ48 ሀገራት አድጓል። ያ ነው እንግዲህ ጉጉትና ለየት ባለመልኩ እንዲሆን የተጀመረው። እስካሁን ባሉት ጨዋታዎችም እንግዲህ ያው አስተናጋጅ ሀገሮች ናቸው የተጫወቱት፣ ድልም ያገኘዋሉ። ያው አቻ እንግዲህ ካናዳ ትናንት ለሪስ ማለት ነው 1-1 ከቦስኒያ ጋር ያው ለመጀመሪያ ጊዜ እንግዲህ ለሁለት ጊዜ ተሳትፎ ያው እንግዲህ ለመጀመሪያ ነጥብ ይዘው ወጥተዋል። ሁለት የተሳተፉበት ያው አላገኙም ነበር፣ እድሉ አልነበራቸውም። አሜሪካ ደግሞ ያው 4-1 በሆነ ውጤት እንግዲህ ፓራጓይንን አሸንፋ
0: የአሜሪካን ውጤት እንዴት አየው? እንደው አሜሪካ እርግጥ ጠንካራ ብሔራዊ ቡድን እየገነባች የመጣችበትን ሁኔታ አይተናል። ግን በመክፈቻው በእሷም በሀገሯ አዘጋጅና 4-1 ማሸነፍ ትልቅ ነገር ነው።
1: በጣም ለየት ባለመልኩ ነው እንግዲህ ትናንት ላይ ሰው ጨዋታውን አሰልጣኛቸው እንግዲህ ሁሉም እንደሚያውቀው ፖቲቺኒ አርጀንቲና ፖቲቺኒ ነው እንግዲህ ቶትናም እና ፓሪስ ድሮ አሰልጣኝ ማለት ነው። አሜሪካዎች ደህና ናቸው። ስብስባቸው ያው ለየት ባለ መልኩ እንግዲህ ካለፉት ከተሳተፉበት ጨዋታዎች ጠንካራ ሆኖ የታየበት ሁኔታ ነው ያየሁት። እስከ መጨረሻ ይሄዳሉ ብዬ ከምቻለሁ እንግዲህ የምናየው ይሆናል ወደፊት።
0: ይህ ዓለም ዋንጫ ለየት የሚያደርገው ነገር አሁን ቅድም እንደገለጽከው 48 ሀገራት ይሳተፋሉ፣ በሶስት ሀገራትም ነው የተዘጋጀ ያለው። እንደው የቲኬት ዋጋ ውድ ነው በጣም የሚሏሉ፣ በአንዳንድ ስታዲየሞች ደግሞ እንደተጠበቀው ተመልካቾች እየተገኙ እንዳልሆነም ይነገራል። በሌላ በኩል ደግሞ አሜሪካ ለአንዳንድ አካላትም ቪዛ የከለከለችበት ሁኔታ ሰምተናል።
1: አዎ ከጨዋታው በስተጀርባ የምናየው በጣም እንግዲህ አሜሪካ በአሁኑ ሰዓት ያው ከኢራን ጋር የምታደርገው ጦርነት፣ ለምሳሌ ኢራኖችን አሁን ራሱ ካልከው የቲኬቱ ጉዳይ ሁሌ የዓለም ዋንጫ በሚካሄድበት ጊዜ አንድ ሰው ቲኬቱን ገዝቶ ከዛ በኋላ ደግሞ በበለጠ ገንዘብ ውጭ ላይ የመሸጥ መብት አለ። ይሄ በሕግ የተከለከለ አይደለም። ለዛም ነው እንግዲህ አሜሪካ ደግሞ ታውቃለህ እንደዚህ ቲኬት የተወደደበትን አስተናጋጆቹ ሀገሮች በጣም በዓለም ላይ ታዋቂ ሀገሮች ስለሆኑ በዛ ምክንያት ነው።
0: እንግዲህ ጨዋታዎች ይቀጥላሉ ምንም እንኳን በእስራኤል ሰዓት አቆጣጠር ማመቹ ቢሆንም አንዳንዶች ያመቻሉ። አሁን ለምሳሌ ዛሬ ምሽት ካታር ከስዊዘርላንድ ጋር ይጫወታሉ እና ይህ ጨዋታ እንደው ቅድመ ግምት በማን አሸናፊነት ሊያልቅ ይችላል?
1: ስዋይት አሸንፋለ ስዬ ነው ገምተው። ካታሮች ምንም እንኳ ስብስባቸው እንግዲህ ካታር እንደምናውቀው ትንሽ ሀገር ነች፣ ትንሽ አረብ ሀገር ነች። ስብስባቸው ከብራዚል ነው በአብዛኛው ተጫዋቾች ያላቸው፣ የውጭ ሀገር ተጫዋቾች ናቸው። ብዙም የርቀ ይሄዳሉ ብዬ መሳተፋቸው ራሱ ትልቅ እድል ነው። ለመጀመሪያ ጊዜ ነው እንግዲህ ያው አስተናጋጅም በነበረችው ሁለተኛ ጊዜ ነው። ሩቅ ይሄዳሉ ብዬ አልገምትም። ስዊዘርላንድ እንግዲህ ጠንካራ ሀገር ነች ለእግር ኳሱ። እነሱ ያሸንፋሉ፣ በድል ይጨርሳሉ ብዬ ነው ገምት።
0: ሌሊቱን ላይ ደግሞ በጣም በጉጉት የሚጠበቁ አለ፣ ብራዚል ከሞሮኮ። በተለይ ብራዚል ካላት የዓለም ዋንጫ ታሪክ አንጻር አምስት ጊዜ ዋንጫውን ያነሳችበት አሁንም በአውሮፓ ምድር የሚጫወቱ በጣም ኮከብ ተጫዋቾች አሉባት ሀገር ናት። እግር ኳስ ላይ ጥለጠ ምሰራ ናት። ሞሮኮ ደግሞ በአፍሪካ ሙሉ ተሳትፎ ከፍተኛ ነው እና ባለፈው ጊዜ የሚያስተዋል ነው በጣም ጠንካራ ናት እና ብራዚልና ሞሮኮ የሚያደርጉትን እንዴት ታያለህ?
1: በብራዚል አሸዳፊነት ይጠናቀቃል ብዬ ነው የምገምተው። እንዳልከው ግን ነገ ሞሮኮ በጣም ትልቅ ብዙ ተጫዋቾች አሏት ዓለም ላይ የሚጫወቱ ስፔን በአብዛኛው ፈረንሳይ ላይ ሊግ ላይ ማለ የተወሰኑ ተጫዋቾች ተሰብስበው እንግዲህ ትልቅ ፈተና ነው ብዬ ነው የምገምተው ለብራዚል። ብራዚሎች ያው እንደምናውቀው ትልቁ አጥቂ ያላቸው በአሁኑ ሰዓት እንግዲህ ቪኒሲዩስ ነው። ቪኒሲዩስ ደግሞ ዘንድሮ በሪያል ማድሪድ በነበረው ብቃት ያው ብዙ ትችት እየተሰጠበት ውጣ ውረድ ላይ ያለ ተጫዋች የነበረ ኔይማር እንደምናውቀው እንግዲህ ምንም እንኳ ቢካተትም የድሮ ኔይማር አይደለም። እኔ ግምታለሁ ዘንድሮ ብራዚል ዋንጫውን ያነሳል ብዬ የዓለም ዋንጫ ሌሎች ሀገሮች የምገምተው። በዚህ ጨዋታ ግን እንግዲህ ብራዚል ምናልባት አቻም ሊያልቅ ይችላል ብዬ እገምታለሁ እኔ። ምክንያቱም ሞሮኮዎች በጣም ባለ አፍሪካ ዋንጫ ላይ ባሳዩት ብቃት አይተና ምን ያክል ጠንካራ ተጫዋቾች እንዳሏት የሚጠበቅ ጨዋታ ነው። ለመጀመሪያ ጊዜ እንግዲህ እስካሁን ካሉት ጨዋታዎች ይሄ ጨዋታ ጉጉትን እንዲያሳድር እና ለተመልካች ጥሩ ማራኪ ይሆናል ብዬ እገምታለሁ።
0: አዎ፣ ሌላው በስፖርት ተንታኞች ግማቾች ባለሙያዎች የተገመተ ያለው ለነ ስፔን ለነ ፈረንሳይ እንግሊዝ አርጀንቲና ጀርመን የተሻለ ድል እየሰጡናልና እነዚህ ሀገራት እንደ የተሻለ ድል የተሰጣቸው ካላቸው የተጫዋቹ ኔታ ነው ወይስ ካላቸው የፕሪሚየር ሊግ የተሻለ ብቃት ነው በምን መልኩ ነው?
1: ከልም አንጻር ነው ብዬ ነው የምገምተው። ለምሳሌ እኔ ክልል ሁለት ሀገሮች ናቸው በእኔ ያው ከመጨረሻ ይሄዳሉ ዋንጫ ሊያነሱ ይችላሉ ብዬ የምገምተው ፈረንሳይና ስፔን ናቸው። እንዳልኩ ብራዚል ግምት አልሰጣቸውም። ሊዮኔል መሲም እንግዲህ እንዳየኸው እስካሁን ባለው ሁኔታ ብሔራዊ ቡድኑ እሱም እንግዲህ ያለበት የእድሜ አንጻር እንግዲህ ያው ለዋንጫው እስከ መጨረሻው ይዟቸው ይጓዛል ብዬ አልገምትም። ያው እንዳልኩ አንተም እንዳልከው ከልምድ አንጻር ነው እነዚህ ሀገሮች እንግዲህ ሁሌም በየአራት አመቱ ስፔን ፈረንሳይ ጀርመን ብቃት ያላቸው ተጫዋቾች ዓለም ላይ የሚያደርጉት በሊጉ በራሳቸው ያላቸው ሊግ ብቃት ከዛ የተነሳ ነው ግምት የሚሰጠው። ግን እንግዲህ ሁሉም የምናየው ከአንድ ወር ለሁለት ሳምንት ነው ይህ ጨዋታ ለየት ባለመልኩ የሚካሄደው የዓለም ዋንጫ ያኔ ነው የምናየው።
0: እንግዲህ ሮናልዶ እና ፖርቱጋልንስ እንዴት አያቸው?
1: ፖርቱጋሎችም ግምት እሰጣቸዋለሁ። እንዲያውም ከብራዚል እና ከአርጀንቲና እነሱ የበለጠ ግምት ተሰጥቷቸው እና ያው እስከ መጨረሻ ይሄዳሉ ተብሎ ይገመታል። ብራዚሎች እንዲያውም እኔ ትንሽ ምናልባት ሊሄዱ ይችላሉ ብዬ የምገምተው በአሰልጣኛቸው ነው። ሁሉም እንደሚያስታውሱ እንግዲህ የብራዚል አሰልጣኝ ካርሎ አንቸሎቲ የጣሊያናዊ አሰልጣኝ ነው። ልምድ ያለው ብዙም በእግር ኳስ ታሪኩ በተጫዋችን በአሰልጣኝነትም ብዙ ልምድ ያለው አሰልጣኝ ነው። በእኔ እይታ ምናልባት በሱ ምክንያት ሊሄዱ ይችላሉ፣ በተጫዋቹ ሳይሆን በሱ ምክንያት ከጠየቀኝ እንግዲህ ከፖርቱጋል።
0: ሌላው የዚህ አመት የፊፋ ሽልማት 50 ሚሊዮን ዶላር እንደሚደርስ ነው የተነገረው እና ባለፈው ከአራት አመት በፊት በ2022 ዓ.ም ለነበረው የካታር ዓለም ዋንጫ 42 ሚሊዮን ዶላር ነበር። አሁን እያደገ የመጣበት ሁኔታ እንዴት ነው? የዓለም እግር ኳስ ደረጃ ከፍ ለማድረግ ነው ወይስ ለማበረታታት ነው? እንዴት ታየዋለህ?
1: ለማበረታታት ነው። በየአመቱ እንግዲህ የዓለም ኢኮኖሚ እያደገ ነው የሚሄደው፣ እየቀነሰ ይሄዳል። ነገር ግን እግር ኳሱ ላይ ያለው ሚና በኢኮኖሚ አንዴም ከሱ አያውቅም። እንግዲህ ከፍተኛ ገንዘብ ገቢን ያለው እንደምታውቀው፣ እንደገና ደግሞ የሚካሄድበት ሀገሮች ደግሞ እነዚህ ሶስት ሀገሮች ቀላል አይደለም። ተሳታፊ ሀገሮች ደግሞ 16 አሳድገው ነው እንግዲህ የ48 ሀገራት ናቸው የሚሳተፉ። በዛ ምክንያት ነው የማያድግበት ሁኔታ ይኖራል ብዬ አልገምትም። ምክንያቱም ገቢያቸውን ስናየው እንዲያውም ከሚያወጡት የሚያገቡት ነው የሚበልጠው። እንዳልኩ 48 ሀገራት ያው ብዙ ነገር አለበት በጀርባ ዘጎ ገቢ ምንጫቸ። በዛ ምክንያት ነው ብዬ ነው ገምት።
0: ጥሩ ሀብታሙ፣ እንደ ማጠቃለያ ካለ
1: ለማጠቃለያ ያክል እንግዲህ ለመጀመሪያ ጊዜ አፍሪካ የኛ አፍሪካ እንግዲህ 9 ሀገራት ነው ለመጀመሪያ ጊዜ የሚሳተፉት። ማነች ብለህ እስከ መጨረሻው ልትሄድ ትችላለች ብለህ ጠይቀኝ። እንግዲህ ሴኔጋል እና ሞሮኮ ነው እኔ ሰይማቸው ከአፍሪካ። ሌሎች ሀገራት ምናልባት ደቡብ አፍሪካ ይተናል። በጣም ብዙም ትችት የሚሰጣቸው ተጫዋቾች ነው የነበሩት የመጀመሪያ ኳቸው ጨዋታ በሜክሲኮ ላይ ያደረጉት። አሳዛኝ ያው ለአንድ ከአንድ ብሔራዊ ቡድን የሚጠበቅ ስነ ምግባር አይደለም የተወጡት በጨዋታውም። እንደገና ደግሞ የገባባቸው ጎሎችን ስብስቡ በጣም ያው ያሳፈረ እና ከደቡብ አፍሪካ የማይጠበቅ ነበረ። ለማስታወስ ያክል ደቡብ አፍሪካ ያለፈችው ለዚህ ዋንጫ እንግዲህ ናይጄሪያን ደልጣ ነው። ለሁለቱ ሀገራት ከሁለቱ አንዱ ለማለፍ ያደረጉት ጨዋታ በዛ ሁኔታ ደቡብ አፍሪካ አሸንፎ ነው እንግዲህ ጣለ ናይጄሪያ አቅጥታ እሷ ልታልፍ የቻለችው። በናይጄሪያ ቦታ በደቡብ አፍሪካ ናይጄሪያ ብትኖር ኖሮ ከትናንት ወዲያ ያሳዩት ብቃት ይታያል ብያል ገምት ነው።
0: ጥሩ ሀብታሙ በጣም ነው እናመሰግን። በቀጣይ የምንነጋገራለን። መልካም ምሽት።
1: መልካም ምሽት ለአንተ ጋር ማለት
0: ቻው። መልካም ምሽት ቻው።

የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ራሚም አላዛር እንዲሁም ሌሎችን ዝግጅቶች ላቀረቡልን ዳዊት ጀግኔና ሀብታሙ ከፈለ እንዲሁም ለቴክኒክ ባለሙያችን ኖያ ማሻህ በጣም እናመሰግናለን። ለእናንተም በጣም እናመሰግናለን። የምሽቱ ፕሮግራማችን ይመስላል። እዚህ ከዋና ከተማችን ከሚገኘው ስቱዲዮ ያስተናግድኳችሁ ሰጠኝ ዘመነ ነኝ። ነገ ጠዋት በመደበኛው ሰዓታችን 6 ሰዓት ላይ እንገናኛለን። በያላችሁበት መልካም ሌሊት በደህና ደሩ።